ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 6 ነሓሰ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ልመበል 14 ዝለገሶ ናይ ዕለት ረቡዕ ሓፈሻ ኣስተምህሮ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ብምኽንያት ካብዚ ዓለም ብሞት ምፍላይ ካርዲናል ላንጋ ዘመሓላልፎ ናይ ሕዘን መግለፂ መልእኽቲ ርእሰ ሊቃነ ጳጳሳት ሊዮን ኣብ ወርሒ ሕዳር ናብ ኡራጓይን ኣርጀንቲናን ፔሩን ክበፅሑ ምዃኖም ናይ ቅድስቲ መንበር ዜናን ክፍል ማሕተምን ቤት ፅሕፈት ዝሃቦ መግለፂ ሃዋርያዊ ዕደት ርእሰ ሊቃነ ጳጳሳት ኣብ ኣሲዚ ኣብ ሴውል ደቡብ ኮርያ ናይ ዝተኻየደ ቀዳማይ ኮንፉቺያውን ክርስቲያናውን ዓውደ ዘተ ዘውፅኦ ናይ ፍጻሜ ሰነድ ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ብፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ሰነዳት መደብ ቋንቋ ትግሪና ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልመበል 14 ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ሃምነናዊ ቅዋም ብዛዕባ መስዋዕቲ ቅዳሴ ዝዛረብ ሰነድ ቅዱስ ጉባኤ ኣማእኪሎም ዘቕርቦ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብምቕጻል ዕለት 5 ነሓሰ ብዛዕባ ቤተ ክርስትያናዊ ሸናኽ ሊጡርግያዊ ጸሎት ኣስተንቲኖም ንቅዳሴ ናይ ምርኻብ ቦታ ናይ እግዚኣብሄር ኣብ ወዱ ናብ ሰብኣውነት ኣብ ምቕራብ ዝወሰዶ ተበግሶ እንክብሉ ይገልጽዎ። ቅዱስነቶም ረቡዕ ዕለት 5 ነሓሰ ኣብ ባዚሊካ ቅዱስ ጴጥሮስ ዝተኣከቡ ብኣሽሓት ዝቁፀሩ ምእመናን ኣብ ናይ ካልኣይ ጉባኤ ቫቲካን ሃምነናዊ ኣዋጅ ቅዱስ ጉባኤ ብዛዕባ ሊቱርግያዊ ጸሎት ዘቕረቦ ትምህርቲ ኣማኪሎም ኣብ ዝለገስዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከምቲ ሃዋርያዊ ቅዱስ ጳውሎስ ዝሕብሮ ክንጽሊ ዝምህረና መንፈስ ቅዱስ እዩ። ካብ መዓልቲ ጴንጠቆስ ተጀሚሩ መንፈስ ቅዱስ ኣብ ቤተ ክርስትያን ይነበር፣ ንነፍሲ ወከፍ ንጥፈታት ብፍላይ ድማ ንጸሎት የነቓቕዕ። ካብ ሽዑ ጀሚራ ቤተ ክርስትያን ሚስጢር ፋሲካ ንምብዓል ካብ ምሕባር ኣይቦኸረትን እንክብሉ የስተንትኑ። ኣብዚ ግዜና ብብቕዓት ዝድረኽን ሓልክና ተሓሳስባ ኣብዚ ዕብልል ኩነታት ጸሎት ትርጉም ዘይብሉን ንእሽቶን ክመስል ይኽእል። ኣብዛ ስነ ምርምርን እደ ጥበብን ኩሉ መልሲ ዝህብ እዩ ዝበሃለሉ ዓለም ጸሎት ሓደ ዓይነት ምሕዳሙ ወይ ካልእን ውልቃዊ ጥዑም ህይወት ዝዓለመ ስነ ኣእምሮዊ ሜላ ጥራይ ክመስል ይኽእል። ጸሎት ግና ብዓቂና መልክዑ ዳግማይ ምርካብ ይግባእ እንክብሉ የተሓሳስቡ። ሃምነናዊ ኣዋጅ ቅዱስ ጉባኤ ነዚ ድሌት እዚ ብዕቱ ብወሲዱ እቲ ናይ ጉባኤ ሰነድ ጸሎት ዝብል ቃል ነቲ ሊቱርግያ ብሓፈሻ ከም ዝገልጽ የረጋግጽ። እዚ ኣረኣያ እዚ እውን ውሳኔ ምዃኑ ቅዱስ ኣቦና ንጡፍ ተሳትፎ ምእመናን ማእከላይ ዓንዲ ገይርዎ ንተሓድሶ ሊቱርግያ መሪሑ እንክብሉ ኣረዲኦም ሊቱርግያ ብቐዳምነትን ልዕሊ ኩሉን ናይ ምርኻብ ቦታ ናይ እግዚኣብሔር ተበግሶ ኣብ ወዱ ናብ ሰብኣውነት ምቕራብ እንክብል ይገልጾን የቕርቦን ኢሎም። ኣብ ነፍሲ ወከፍ ሰሙንን መዓልታዊ ሊቱርግያ መስዋዕተ ቅዳሴን ጸሎት ሰዓታትን መንፈስ ቅዱስ ኣብ ኣካላታ ዘንቀሳቕስ ኣገዳሲ ትንፋስ ቤተ ክርስትያን ምዃኑ ኣረጋጊጾም ኣብዚ ጸሎት እዚ ክርስቶስ ንብምሉእ ማሕበረሰብ ደቂ ሰባት ምስ ናይ ገዛ ርእሱ ማሕልየ ናይዚ መለኮታዊ ውዳሴ የተሓሕዞ፣ ንብርሃኑ ምስ ዘናዊ ቅዱስ ቁርባን ተተሓሒዙ ነቲ ናይ ዕለታዊ ህይወትና ግዜ ይቕድስ ቢሎም ንዝተፈላለዩ ህሞታት ጸሎት ንግሆ ነታ መዓልቲ ብእምነትን ምስጋናን ንጅምራ። ኣብ ፍርቂ መዓልቲ ኣብ ማእከለ ፃዕርና እሙናት ኮይና ክንጸንሕ ሓይሊ ንሓትት ምሸት ምሸት ስራሕ ምስተወድአ ጸሎት ዘሰርግ ፀሓይ ኣብ ተዓርበሉ ህሞት የሰኒየና። ብለይቲ ንርእስና ንሰላም ኣምላኽ ኣሕሊፍና ንህብ። ነፍሲ ወከፍ ሰዓት ናይ ተስፋ ተግባር እዩ። ከምኡ ውን ኣብ ምድራዊ ንግደትና ምስ መላእ ቤተ ክርስትያን ክቡር ዳግማይ ምጽኣት ጐይታ ንጽበ እንክብሉ ዝለገሶ ንዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዛዚሞም። ርእሰ ሊቃነ ጳጳሳት ልመበል 14 ኣብ ሞዛምቢክ ናይ ዛይሻይ ሊቀ ጳጳሳትን ሃዋርያዊ መስተናበር ዜና ዕረፍቲ ካርዲናል ላንጋ ምስተሓበሮም ኣብ ዘመሓላልፎ ናይ ሓዘን መግለፂ መልእኽቲ ቴሌግራም ካርዲናል ላንጋ ብፀገማት ተስፋ ክቆርፁ ብዘይ ምፍቃድ ብተራን ቅንዓትን ብፅንዓትን ነቶም ብሓላፍነት ዝተዋሃቦም መዋሰ ዝተወፈዩ እንክብሉ ይገልፅዎም። ንዓስታት 28 ዓመታት ሰባኻ ሞዛምቢክ ዛይሻይ ዝመርሑ ዕለት 3 ነሓሰ
ኣብ መበል 98 ዓመት ዕድሚኦም ካብዚ ዓለም ብሞት ዝተፈለዩ ሊቀ ጳጳስ ብፁእ ካርዲናል ጁልዮ ዱዋርቴ ላንጋ ብምዝካር ናብ ሞዛምቢክ ናይ ዛይሻይ ሊቀ ጳጳሳትን ሓዋርያ መስተናብር ዛይሻይ ኣብ ዘመሓላለፎ ናይ ሓዘን መግለፂ መልእኽቲ ቴሌግራም ንጳጳሳት ሞዛምቢክ ንቤተሰብ እዚ ፍቑር ሓው ብተወፋይነት ንዘገልገልሉ ሃገረ ስብከት ከምኡ እውን ንመላእ ሃገር ከምዚ ዝኣመሰለ ተባዕ ጓሳ ብምስኣና ኣብ እትሓዝነሉ እዋን መንፈሳዊ ቅርበቶምን ፅንዓት ካብ እግዚኣብሄርን ምፅንናዕን ተማሕፂኖም ኣብዚ ናይ ሓዘን ህሞት ግን ከዓ ልዕሊ ኩሉ ተስፋ ንእግዚኣብሄር ስለነዊሕ ዕድመ ዶም ጁልዮን ንፀጋ ክህነቱን ሞዛምቢክን ንቁላይት ቤተ ክርስትያን ኣመስጊኖም ገለ ካብቲ ፍሉይ መዳያት ናይ ነፍሴር ካርዲናል ላንጋ ኣብ ኣገልግሎት ጉስነት ንኢየሱስ መምህሩን ጎይታኡን እሙን እንክብሉ ገሊፆም ካርዲናል ላንጋ ኣብ ጉስነት ነፍሳት ናይ ምቅርራብ ስነ ጥበብ ተማሂሮም ብገርሒናነትን ብቕንኣትን ብፅንዓትን ነቶም ብሓላፍነት ዝተዋህቦም መመጓስ ዝተወፈዩ ቢሎም ብፀገማት ተስፋ ክቆርፁ ኣይፈቐዱን ኣብቶም ተመሳሳሊ ፀገማት ግን ቃልብ ስራት ዘምፁ ቦታታት ዘለለ እዩ ብፍላይ ኣብ መንጎ ኩሎም ሞዛምቢካውያን መፃ ሕውነት ወንጌላዊ ሰላምን ዕርቅን ምእዋጅ ኣድላይ ኣብ ዝኾነሉ እዋን እንክብሉ ቅዱስነቶም ኣብ ዘመሓላለፎዎ ናይ ሓዘን መግለፂ ቴሌግራም የስተብህሉ እዚ ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልንመበል 14 ኣብ ወርሒ ሕዳር 226 ዓመተ ምሕረት ናብ ኡሩጓይ ኣርጀንቲናን ፔሩን ሃዋርያዊ ዕደት ከካይዱ ምዃኖም ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ ካብ ዕለት 6 ክሳዕለት 17 ሕዳር ናብ ኡሩጓይን ኣርጀንቲናን ፔሩን ሃዋርያዊ ጉዕዞ ከካይዱ ምዃኖም ዝሓበረ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣስዒቡ ካብ ዕለት 6 ክሳዕለት 8 ሕዳር ኣብ ኡሩጓይ ናብ ሞንተቪድዮ ሳንዱን ፍሎሪዳን ክበፅሑ እዮም ካብ ዕለት 8 ክሳዕለት 11 ሕዳር ኣብ ኣርጀንቲና ቦኖስ ኣይረስ ኮርዶባን ሉኻንን ከምኡ እውን ካብ ዕለት 11 ክሳዕለት 17 ሕዳር ኣብ ፔሩ ኣብ ዘካይዱ ሃዋርያዊ መብፃሕ ኣብ ሊማ ቺክላዮ ኩስኮን ፑካልፓን ዑደት ከካይዱ ምዃኖም የመላኽት ኡሩጓይ ካብ ጠቕላላ ብዙሕ ህዝቢ ካቶሊካውያን 36 ሚእታዊት ጥራይ ዝኾኑላ ኣብ መላ ላቲን ኣሜሪካ ዝወሓደ ቁፅሪ ካቶሊካውያን ዘለዎ ሃገር እያ ኣርጀንቲና ብወገኑ ካብ ቦኖስ ኣይረስ ዝመፁ ነፍሲሄር ርእሰ ሊቃነ ጳጳሳት ኣብ ናይ 12 ዓመት ርእሰ ሊቃነ ጳጳስናኦም ክበፅሑ እኳ እንተዘይከኣሉ ዓዲ ናይቶም ቅድሚ ርእሰ ሊቃነ ጳጳሳት ሊዮን ዝነበሩ ርእሰ ሊቃነ ጳጳሳት ፍራንቸስኮ እያ ፔሩ ርእሰ ሊቃነ ጳጳሳት ሊዮን ኣፅቢቖም ዝፈልጥዎ ሃገር እያ ፈለማ ኣብ 1980ታት ከም ልኡካነ ወንጌል ድሓር ኣብኡ ጳጳስ ኮይኖም ዘገልገሉላን ዜግነት ዝተቐበሉላን ሃገር እያ ኣብዚ ርእሰ ሊቃነ ጳጳሳት ኣብ ውሽጢ 11 መዓልትታት 10 ከተማታት ክበፅሑ ዝገብር ናብ ላቲን ኣሜሪካ ዝገብሮ ሃዋርያዊ ጉዕዞ ሻድሻይ ኣህጉራዊ ጉዕዞኦም ክኸውን እዩ እቲ ናይ ጉዕዞ መደብ ኣብ ግዚኡ ክዝርጋሕ ምዃኑ ናይ ቅዱስ መንበር ዜናን ክፍሊ ማሕተም መግለፂ የመላኽት ዞባዊ ማሕበር ሓለቃ ንኡሳን ፍራንቸስካውያን ኣሃው ኣብ ኡምብርያን ሳርደይናን ኣብ ቅርዓት ቅዱስተ ማርያም ዘመላእክት ንቅዱስ ኣቦና ኣብ ዘስምዕዎ ናይ እንቋድሓን መፃእኩሙ መደረ ኣሲዚ መንእስያት ተራ ተዓዘብቲ ኮይኖም ኣብ ክንዲ ዝቕፅሉ ብንጥፈት ዝሳተፍሉ መገዲ ዝደልዩ እምነት ተስፋን ሕውነትን ዝካፈሉላ ብፅእቲ መሬት እንክብሉ ይገልፅዋ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሓሙስ 26 ነሓሰ ኣብ ኣሲዚ ኣባ ማርኮ ቪያኔሊ ሓለቓ ዞባዊ ማሕበር ንኡሳናሓ ፍራንቸስካውያን ኦምብርያን ሳርደይናን ኣብ መኽፈት ርክብ ርእሰ ሊቃነ ጳጳሳት ምስ መንእስያት ኣብ ቅርዓት ቅዱስተ ማርያም ዘመላእክት ኣብ ዘስምዕዎ ናይ እንቋድ ሓን መጻእኩም መደረ እቲ ፍራንቸስካውያን መነኮስ ንፖርትስዮን ኮላ ንእሽቶን ቅድስትን ቦታ እንክብል ዝሰመዮ ብድኻ ኣሲዚ ኣዝዩ ዝፍቶን ልቢ ወንጌላዊ ገርሒናነትን ሕውነትን ሰላምን ዝድመፀላ ብሩኽ መሬት ዘንፀባረቐ ምዃኑ የስተብህሉ ዝኽሪ መበል 800 ዓመት ዕረፍቲ ቅዱስ ፍራንቸስኮ ዛ ኣሲዚ ኣብዚ ቦታ እዚ ዕለት 3 ጥቅምቲ 1226 ዓመተ ምሕረት ንሞት ሓፍቲ እንክብል ተቐቢሉ ዝበሉ ኣባቪያኔሊ ብፍላይ ኪዱ
عودة زتقل التشعن سران جدشتان عمد ومحرد فرانشسكان من أصيات مصر سالكان باباسات اليوم بالعصر تربعات بزاكايل وركب زي تزعز مكوينو أبز عودة زتزي كاب ملا أوروبا زمز أشحت من أصيات أبزوريان اشتوبيتات ألوت أبكرات بازيليكا كدستمار عمزو ملا أكتت أكيبام ناي أمنت تصفان حونة نقعزوك متخافلو يغلحو أب مادم دمتا زباو حلقة نوسان أحو فرانشسكاويان أمبريان ساردينان نباباس روما رساليكان باباس بسات لما بالعصر تربعته سلام الرخابهم دقيمهم بممسقان ناي وانجل تأمان النت مسخ آخر كنكون أب محقاز متببعن دقف الملكة أيو

እየ ኩሉ ግዜ አሰኒዩኒ እዩ ምሳይ ዝኸዱን ዝጓዓዙን ሰባት እውን ይህበኒ ኣብቲ ካህን ኣባል ማሕበር ኣጉስጢኖሳውያን ልኡከ ወንጌልን ክኸውን ኣብ ዝገበርኮ ፀዋዕታ ክሳብ ልምዝመርሓኒ ብርሃን ረኺበ ክሳብ ንኣዝዩ ፍሉይ ፀዋዕታ እወ ክብል ዝደረኸን ርእሰ ሊቃነ ጳጳሳት ምዃን ብተመኩሮይ ጎይታ ንበይነይ ገዲፉኒ ኣይፈለጥን ክብል እኽእል እየ ሉዊጂ ዝተባህለ ወዲ 22 ዓመት ካብ ሲቺልያ ብፍላይ ከቢድ ኮይኑ ኣብ ዝስምዓሉ እዋን ወይ ኣብ ውሽጢ ቤተ ክርስትያን ዕንቅፋታት ኣብ ዝቕልቀለሉ እዋን ብዛዕባ ንተካኣ ጴጥሮስ ምእዛዝ ሰባት ኣብ ውሽጢ እዛ ፈዋሲት ፍቕሪ ብኸመይ ክፀንሑ ይኽእሉ ዝብል ንዘቕረበ ሕቶ ሓድነት ናብ ልቢ ኢየሱስ ቀረባ ምዃን ማለት ከም ዝኾን ኣፅኒዖም ብምሕባር ሓድነት ናይ መንበረ ጵጵስናኦም ጭርሖ ዝገበሩ ርእሰ ሊቃነ ጳጳሳት ሓድነት ሰውራዊ ነገር እዩ እንክብሉ ገሊፆም ዋላ እኳ ቤተ ክርስትያን ውድቀትን ቆስልን እንተሃለዋ ከምዚ ዓይነት ሓድነት ዝከኣልን ዝረአን ኮይኑ ይቐፅል ኣሎ ኣብ ዙርያ ኢየሱስ ብካልእ መገዲ ፈፂሞም ዘይራኸቡ ወይ ብሓባር ግዜ ዘሕልፉ ዘይነበሩ ደቂ ተባዕትዮን ደቂ ኣንስትዮን ኣሕዋትን ኣሓትን ይኾኑ እዚ ተኣምር ቤተ ክርስትያን ብቐፃሊ ክፍፀምን ከሎ ምስጋና ንኣምላኽ ይኹኖ ሎሚ እውን ኣብተን ሰባት ኣብ ነናሓድሕዶም ዝፈላለዩሉ ብዘይረአዩ መናርቕ ዝተመልኣ ከተማታትና ዘገርም ኮይኑ ይቕፅል ኣሎ ክንደይ ዓይነት ኣድልዎን ዘይምዕርዩነትን ሓንሳብ ብሓንሳብ ከም ኣሕዋትን ኣሓትን ንሓድሕድና ምስተላለና ብኡንብኡ ክውዳእ ይኽእል እዩ ርእሰ ሊቃነ ጳጳሳት ዝሃቦ መልሲ ንቃላት ነብሰይ ንእግዚኣብሔር ተዕብዮ ጸሎት ናብ ዘቃልሕ ስነ መጎት ዓለም ኣቕኒዖም ሓቀይና ሓይሊ ሓደ ሰብ ኣብ ግዛእ ርእሱ ናይ ምትኳር ክእለት ዘይኮነስ ብትሕትና ንካልኦት ንምግልጋል ብዘለዎ ድልውነት ከም ዝዕቀን ገሊፆም ምግባት ዘይኮነስ ምቕባል መሓዝ ዘይኮነስ ምምላስ እዚ ንቤተ ክርስትያን ዝፍውስን ሓራ ህዝቢ ዝገብራን ሰባት ዘስተንፍስሉን ምድሓን ዝረኽብሉን ህወት እግዚኣብሔር እዩ ኢየሱስ ንቤተ ክርስትያን ዘሎ ዎ ድሌት ንጹር እዩ ኣካሉ ኮይና ህወቱ ክትገልጽ ኣለዋ እዚ ማለት ኣብነቱ ብምስዓብ ዝተፈለየ ዓይነት ሓይሊ ምጥቃም ዘየዋርድ ንኻልኦት ዘልዕል እንክብሉ ምስቶም መንእስያት ዘካይድዎ ርክብ ይዛዝሙ ርእሰ ሊቃነ ጳጳሳት ልመበል 14 ኣብ 226 ዓመተ ምሕረት ኣብ ኣሲዝ ዝተኻየደ ናይ ፍራንቸስካውያን መንእስያት ዓውደ ኣኼባ 226 መዛዘሚ ኣብ ዘዕረቦ ምሳተ ቅዳሴ መንእሰያት ንምርኩነትን ፍርሕን ክሰግሩ ከምኡ እውን ሓደስቲ ገጻት ታሪክ ክፅሕፉ የተባብዑ ዕለት 6 ሓሰነቶም ካብ መላእ ኤውሮፓ ዝመፁ ብኣሽዓት ዝቕፅሩ መንእስያት ኣብ ኣሲዚ ንብፍላይ ኪዱ ዓውደ ዘተ 226 ዓመተ ምሕረት ፍራንቸስካን መንእሰያት ዘሳተፈ ሰዓት ቅዳሴ ኣብ ባዚሊካ ቅዱስተ ማርያም ዘመላእክቲ ኣዕሪጎም ኣብ ዝደገስዎ ስብከት ንመንእሰያት ናይ ውሕዳት ዘይፍትሓውነትን ትዕቢትንን ብዙሓት ክቡርን ሕልምን ዝከሓደሉ ናብ ወሰናስን ሕብረተሰብ ክኸዱ ኣተባቢዖም ምስ መምህር ቅዱሳት መፅሓፍቲ ከነንብብ ተፀዊዕና ኣሎና ኣሰሩ እናሰዓብና ድማ ውሳኔታት ክንወስድ ኢና ኣብዚ ዘሎና ምርኩነት ፍርሕን ክንስዕር ልክዕ ከምቲ ንሃዋርያት ዝዓግቶም ንድሕሪት ከነብል ዝድረኸና ጥርጣሬታት ክንፈርሕ ክንፈትሕ ኢና ኢየሱስ ሓደስቲ ገጻት ታሪክ ምእንቲ ክንፅሕፍ ምስ ታሪኹ ናብ ዘተ ይፅዋዓና ኣሲዚ ህወትና ክቕየርን ብርሃን ክድርጉሕን ንዓለም ክፅግናን ከም ዝኽእል ኩሉ ፅን ዝብለላ ቦታ እያ ዝበሉ ርእሰ ሊቃነ ጳጳሳት ናይ ፍራንቸስኮ ናይ ኪያራ ድሕሪኡ ድማ ናይ ካልኦት ኣሸሓት መንእስያት ምልዋጥ መጀመርያ ኣብዚ ኣብ ኣሲዚ ከም ዝጀመረ የዘኻኽሩ ነቲ ሎሚ ቤተ ክርስትያን እተብዕሎ ዓመታዊ ክብረ በዓል ደብረ ታቦር እናሓሰቡ ኢየሱስ ብትኽክል ምስ ኣቦ ምስቶም ቅድሚኡ ዝነበሩ ሙሴን ኤልያስን ከምኡ እውን ምስቶም ብዘመኑ ዝነበሩ ደቂ መዛምርቱ ኣብ ዝገበሮ ዘተ መልክዑ ከም ዝቐየረ እቲ ናይ ሎሚ ክብረ በዓል የዘኻኽረና ናብዚ ናይ ምስማዕን ምውሳንን ቀላሲ ሓይሊ ክስሕበና ንመን ክንነብርን ብኸመይ ክንነብርን ከም ዘሎና ንምርዳእ ዝሕግዘና እዩ ቤተ ክርስትያን ድምፂ እግዚኣብሔር ምልላይ እንመሓረላ ማሕበረሰብ እያ እንክብሉ ኣጉሊሖም ነቲ ንኩሎም ንኢየሱስ ክስዕቡ ዝወሰኑ ደፋራትን ማሃዝያውያንን ዝገበርዎ ንመንፈስ ቅዱስ ምእዙዛት ክንከውን ትብዓት ይሃልወና ቅዱስ ፍራንቸስኮ ካብ ዓለም ንክምለስ ዝገበሮ ምርጫ ሰውራዊ ክኸውን ከ ቅድስቲ ኪያራ ዝወሰደቶ ውሳኔ ዝያዳ ዘገርም እዩ ኪያራ ከም ፍራንቸስኮ ብሓቀይና ናፅነት ክትነብር ትደሊ ነይራ እዚ ድማ ፀዓት ክርስቲ
ትና እዩ እቲ ናይ መጀመርታን ብዙሕ ሓድሽ ጅማሮን እዩ ክቡራት መንእስያት ሎሚ ኤውሮፓን ዓለም ብመልእታ እውን ሓድሽቲ ቅዱሳን ንምርካብ ናባኻትኩም ይጥምቱ ኣሎ ብቓል ወንጌል ክተኣምኑ ደፊርኩም ብናፅነት ኢየሱስ ክርስቶስ ምሉእ ሰብ ክትኮኑ ንሓፍትና ድኽነት ድማ ሓቒፍኩም እቲ ናይ ምትእኽኻብኩም ኪዱ ዓውደ ዘተ 2026 ዓመተ ምሕረት ፍራንቸስካን መንእስያት መራሒ ቃል ተልእኾ እዩ ናብቲ መርሓ መገዲ ዘይሓዙናሉ ጎደናታት ምኻድ ዝብል እዩ ምኽንያቱ ንልቢ ክንሰምዐን ከለና ዝኽፈቱ መገድታት ንመንፈስ ክንእዘዝ ከምኡ እውን ነቲ ትንስኡ ዘሎ ጎይታ ኣብ ቅድሜና ክኸይድ ዝመረፆ መገዲ ምስዓብ እዚ ኩሉ ክግበር ኣለዎ ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዘጠንቀቕዎ ካብ ቁስሊ ጎይታ ርሕቀትና ከይሓዝና ዝፍፀም ቢሎም እቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝለገስዎ ናይ ወንጌል ሓሴት ሃዋርያዊ ምዕዳን ጠቒሶም ኢየሱስ ንሕሶም ደቂ ሰባት ክንትንክፍ ናይ ካልኦት መከራ ስጋ ክንትንክፍ ይደሊ ነቶም ካብ ልቢ ሰቃይ ደቂ ሰባት ርሕቐትና ክንሕሉ ዝድርኹና ውልቃዊ ወይ ረብሓዊ ምሾት ምድላይ ከነቋርፅ ይፅበ ኢሎም ዋላ እውን ሰማዕቱ ብገዛእ ገዛኻ ዘለዉ እውን ከይተረድእዎ ልክዕ ከምቲ ንቅዱስ ፍራንቸስኮ ዘጋጠመ ርእሰ ሊቃነ ጳጳሳት ካብ ባህሊ ስልጣን ርሒቕካ ንደቂ ሰባት ዝፈላለዩ መናድቕ ምፍራስ ፈፂሙ ንስድራ ቤት ከተማ ወይ እውን ትውፊት ክሕደት ከም ዘይኮነ ኣስሚሮም እንታይ ደኣ ካብ መንፈሶም ካብ ፍርሕን ድንቁርናን ዝተማሃዙ ጸላእቲ ከምኡ እውን ካብቲ ብኩሉ ወገን ኣዝዩ ዝበፀና ክውንነት ናይ ገዛእ ርእሱ ጽሑፍ ንእሽቶ ስርዓት ክፅዕን ዝደሊ ዓመፅ ሓራ ንምውፃእ የገልግል እዩ ኢሎም ኣብ እግዚኣብሔር ምውካል ማለት ከም ፍራንቸስኮን ኪያራን ዝድናቕን ክግልገልን ኣሕዋትን ኣሓትን ዘለዎ ዓለም ምርካብ እምበር ክምዝምዝን ክዕብልልን ኣይኮነን ቢሎም ክትከላኸለላ እትኽእል ዓለም ዘይኮነትስ ክትሕቆፍ እንክብሉ ዝለገስዎ ስብከት ከም ዝዛዘሙ ዜና ቫቲካን ኣፍሊጡ እዚ ዜና ቫቲካን እዩ ኣብ ናይ መወዳእታ መግለፂ ተሳተፍቲ ናይቲ ኣብ ሴኦል ደቡብ ኮርያ ዝተኻየደ ቀዳማይ ኮንፉቺያውን ክርስትያናውን ዓውደ ዘተ ኣብ መንጎ ክልቲኡ ልምድታት ምሕዝነትን ዘተነ ንምዕማቕ ከምኡውን ንመምዕባል ሰብኣውነትን መላእ ሕብረተሰብ ሂወትን ብሓባር ክሰርሑ ቃል ይኣትዉ ሓቂና ርክብ ንፍልልያት ኣይድምስሶን ኣብ ክንድኡስ ምርድዳእ የዕምቖ ምትእምማን ይሐይል ንኩላትና ድማ የህብትም ዝብል ናይ መወዳእታ መግለፂ ተሳተፍቲ ናይቲ ኣብ ሶንግ ካቶሊካዊ መንበረ ጥበብ ኣብ ሴኡል ደቡብ ኮርያ ካብ ዕለት 4 ክሳዕ 5 ሓሰ ዝተኻየደ ቀዳማይ ኮንፉቺያውን ክርስትያናውን ዓውደ ዘተ ይንበብ እቲ ኣብ መንጎ ዝተፈላለዩ ሃይማኖታት ናይ ሓባር ዘተዘነቃቅሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ምስ ካቶሊካውያን ጳጳሳት ጉባኤ ኮርያ ኮንፉቺያዊ ተቋም ኮርያን ሶንግ ካቶሊካዊ መንበረ ጥበብ ብመተሕበባር ዘዳልዎ ዓውደ ዘተ ካብ እስያ ኤውሮፓን ሰሜን ኣሜሪካን ዝመፁ ምሁራት መራሕቲ ሃይማኖት መምሃራንን ሰብ ሙያን ኣኪቡ ሓድሽ ሰማይ ሓዳስ መሬትን ዓብይ ስኒት ዓብይ ሓድነት ኣብ ዝብል ቁም ሓሳብ ማእኪሎም ዘተ ኮንፉችን ክርስትያንን ንምህናፅ ኣብነታዊ ሕብረተሰብ ከም ዝዘተዩ ዜና ቫቲካን ይሕብር ብመንፈስ ምሕዝነትን እንግዶትን ሓድሕዳዊ ምክብባርን ድሕሪ ዝተኻየደን ዕለት 5 ሓዚ ዝተዛዘመ ዓውደ ዘተ ኮንፉችን ክርስትናን እምነት ዝተዘርግሐ ናይ መወዳእታ መግለፂ ተሳተፍቲ ናይ ሓባር ፃውዒቲ ፍትሒ ምክብባር ርህራሀ ሰላምን ስኒትን ዘለዎ ዓለም ንምኽናፅን ክርስትያንን ኮንፉቺያውያንን ኣብ ዝተፈላለየ ልምድታት ስሩ ዝሰደዱ እኳ እንተኾኑ ምፍልላይ ንምስጋርን ኩሎም ብሓባር ብክብሪ ዝነብርሉን ንሓድሕዶም ዝከናኸኑሉን ማሕበረሰብ ንምዕባይን ናይ ሓባር ባህጊ ከለልዩ ከም ዘተባብዖም ተመልኪቱ ኣሎ እቲ ናይ መወዳእታ መግለፂ ቀፂሉ ክልቲኦም ትውፊታት ዝተፈላለየ ሃይማኖታውን ፍልስፍናውን መሰረታቶምን ኣብ ምልኣት ደቂ ሰባትን ሕብረተሰብን ዘለዎም ተነፃፃሪ ኣረኣእያን እኳ እንተሃለዎም ዝካፈልዎም ብርክት ዝበሉ ክብርታትን እምነታትን ይዝርዝር ካብዚኦም ውልቃዊ ለውጢ ስነ ምግባራዊ ናብራ ንካልኦት ምሕብሓብ መሰረት ጥዑያት ስድራ ቤት ማሕበረሰባትን ሕብረተሰባትን እዮም ዝብል እምነት ፍትሓውን ሰላማውን ሕብረተሰብ ኣብ ቅንዕና ትሕትና ኣገልግሎትን ሓልዮት ሓበራዊ ረብሓን ዝተሰረተ መርሕነት ከም ዝምርኮስ ንተቃላዕቲ ንመፃ ወለዶታትን ናይ ሓባር
ገዛናን መሐብሐብ ግብረ ገባውን መንፈሳውን ሐላፍነት መዃኑ ተስፋ ዘሐሸት ዓለም ብናይ ሕጂ ፈተናታት ዘይፍጽምናን በሐባር ክንሰርሕ ይጽዋዓና ከምኡውን ኩሉ መዕባለታት ለጥበብ ሰብኣዊ ክብርን ስነ ምግባራውን ክብርታት ብንጥፈት ከዓቢ ከምዝኽእል ተመልኪቱ ኣሎ ብመሰረት እቲ መግለፂ ተሳተፍቲ ኣብ ብርክት ዝበሉ ዓለማዊ ጉዳያት ማለት ማሕበራዊ ምብትታን ጽምዋ ግዱድ ስደት ምስፋሕ ዘይምዕርዩነት ዕንወት ከባቢ ኩናትን ኣድልዎን ከምኡውን ቅልጡፍ ምዕባል ሰብ ስርሑ ኣስተውዕሎን ከም ዝዘተዩን እዞም ብድሆታት ብእደ ጥበብ ወይ ብቁጠባ ጥራይ ክምገቡ ኣይክእሉን እዮም ስነ ምግባራዊ ጥበብ መንፈሳዊ ዕምቆት ናይ ማሕበረሰብ ስምዒት ከምኡውን ንክብሪ ነፍሲ ወከፍ ሰብኣውነት ሰብ ንሓባራዊ ረብሓን ዝተሓደሰ ተወፋይነት ዝሓትት እዩ ከም ዝበሉ ክፍለጥ ተኻኢሉ ኣሎ ኣብቲ ሰነድ ተሳተፍቲ ብመፅናዕቲ ትምህርቲ ዘተን ግብራዊ ተበግሶታትን ከምኡውን ንመንእሰያት ብምውፋርን ስነ ምግባራዊ ትርጉም ናይ ዝቕልቀሉ እደ ጥበባዊ ምዕባለታት ብሓባር ብመድህሳስን ቀጻለ ምትሕብባር ክርስትያንን ኮንፉሽን ክህሉ ይፅውዑ ብተወሳኺ ኣብ መንጎ ኮንፉሽያውያንን ክርስትያንን ምሕዝነትን ዘተን ንምዕማቕ ቃል ኪዳን ይሕድሱ ኣብ ርህርሃይ ፍትሒ ስኒትን ሓበራዊ ሓላፍነትን ዝተሰረተ ሕብረተሰባት ንምድንፋዕ ከምኡውን ንምዕባል ሰብኣውነትን መላእ ማሕበረሰብ ህወትን ብሓባር ምስራሕ ክውፈዩ ቃል ይኣት እቲ መግለፂ ተሳተፍቲ ነፍሲ ወከፍ ሰብን ነፍሲ ወከፍ መሰረታዊ ማሕበረሰብን ብክብሪ ብሰላም ብተስፋን ብስኒትን ዝነብሩሉ ዓለም ምህናፅ ክቕፅል ብዝብል መብፅዓ ይዛዘም ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎም ዕለት 7 ሓሰ 2026 ዓመተ ምሕረት መደብ ፈነወና ርእሰሊቃነ ጳጳሳት ልዩን መበል 14 ኣብ መወዳእታ ዘካይዱ ሃዋርያዊ ዑደት ናብ ኣሲዚ መንእሰያት ዘካፈልዎም ናይ ምስጋና ቃል ካርዲናል ፓሮሊኖ ናፅሓፈ ቅዱስቲ መንበር ናብ ብሃገረ ሜክሲኮ ኣብ ዘካይድዎ መብፃሕ ምስ ሃገራዊ ማሕበር ዘተን ሰላም ዘካይድዎ ርክብ ላቲናዊ ፓትርያርክ ዘበ ኢየሩሳሌም ካርዲናል ቢትሳባላ ምስዜና ቫቲካን ዘካይድዎ ቃለ መሕትት ርእሰሊቃነ ጳጳሳት ልዩን መበል 14 ኣብ ወርሒ ሕዳር ናብ ኡሩ ጓይን ኣርጀንቲናን ፔሩን ክበፅሑ ምዃኖም ናይ ቅዱስቲ መንበር ዜናን ክፍል ማሕተመን ቤት ፅሕፈት ድሕሪ ዝሃቦ መግለፂ ናይ ኣርጀንቲና ቤት ምክሪ ጳጳሳት ኣቦ መንበር ካርዲናል ማርሴሎ ኮሎምቦ ከምኡ እውን ናይ ኡሩጓይ ቤት ምክሪ ጳጳሳት ኣቦ መንበር ጳጳስ ትሪኮሊ ምስዜና ቫቲካን ዘካይድዎ ቃለ ማሕትት ኣብ ኣዲስ ኣበባ ካብ ዕለት 4 ክሳዕ ዕለት 5 ሓሰ ሲኖዳዊት ቤተ ክርስትያን ኣብ ኣፍሪካ ጉዕዞ ናብ ዓቕለስያዊ ጉባኤ 2028 ዓመተ ምሕረት ብዝብል መራሕ ቃል ዝተኻይደ ዓውደ ጉባኤ መዛ ዘሚ ናይ መላ ሃገራት ኣፍሪካን ማዳጋስካርን ጉባኤ ጳጳሳት ሕብረት ኣቦ መንበር ካርዲናል ፍሪዶሊን ኣምቦንጎ ቦሱንጉ ዘስምዕዎ መደረ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣብ መደምደምታ ናይቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ደብረ ቅድስተ ማርያም ዘመላእክት ኣብ ኣሲዚ ዘዕረግዎ መስዋዕተ ቅዳሴ ሓደ ፍራንቸስኮ ዝስሙ መንእሰይ ንክርስቶስ ኣብ ምስዓብ መንእሰያት ትብዓት ምእንቲ ከይጎድሎም ክጽልዩሎም ንቅዱስነቶም ሓቲቶም ቅዱስነቶም ድማ ሓደ እኳ ጓና ኣይኮነን ሓደ እኳ ዝተገለለ የልቦን ክብሉ ኣመልከትሎም። ርእሰሊቃነ ጳጳሳት ልዮን መበል 14 ናብ ኣሲዚ ዘካየድዎ ጉስነታዊ ምብጻሕ ብሓቂ ኣባታዊ እዩ ዝነበረ። እዞም ተካኢ ቅዱስ ጴጥሮስ ኣብ ጎኒ ህዝቢ ኣምላኽ ኣብ ተስፋኦምን ቃልሶምን ከም ዝተኻፈሉ ዝሕብር ምልክት እዩ ነይሩ። በዘን ቃላት እዚኣተን ኣብ መደምደምታ ናይቲ ርእሰሊቃነ ጳጳሳት ኣብ ባዚሊካ ቅድስተ ማርያም ዘመላእክት ዘዕረግዎ መስዋዕቲ ቅዳሴ ቅድሚ ናይ መወዳእታ ቡራኬ ምክፋሎም ፍራንቸስኮ ቫሮን ዝተሰሚየ ሓደ ካብቶም ተሳተፍቲ ፍራንቸስካውያን መንእሰያት ንርእሰሊቃነ ጳጳሳት ስለቲ ናብ ኣሲዚ ዝገበርዎ ምብጻሕ ኣመስግኖም ቅዱስነቶም ኣብ መንጎኦም ምርካቦም ንመንእሰያት ሰናይ ንምምራፅን ወንጌል ንልቢ ደቂ ሰብ ክቕይሮ ከም ዝኽእል ክኣምኑን ከይፈርሑን ከም ዘተባብዖም ኣመልከተሎም። ነቲ ብዙሓት መንእሰያት ዘሕልፍዎ ዘለዉ ስቓይ ምክፍፋልን ፍርሕን ጽምዋን ገለጸ። በዚ ምኽንያት እዚ ድማ እቲ ኣብ ኣሲዚ ዝረኸብዎ ተመክሮ ዓሚቕ ህንጸት ከም ዝረኽቡ ከም ዝገብሮም ገለጸ። ኣብ ከተማ ድኻታት ኣሲዚ መንእሰያት ኣብ ኢየሱስ ክርስቶስ ሓድነት ከም ዝህልወናን በይንና ከም ዘይኮይናን ብዓይኖም ክርእዩ ክኢሎም እዮም። ልክዕ ከምቲ ርእሰ ሊቃነ ጳጳሳት ልዮን ዘዳለውዎ ጳጳሳዊ ጭርሖ ኢንኢሎ ኡኖ ኣብቲ ሓደ ሓደ ኢና ዝብል ምንባር እውን ኣመልከተ። ኣብ ክርስቶስ ሓደ እኳ ጓና የልቦን ሓደ እኳ ዝተገለለ እውን የልቦን። ኣብ ክንዱስ ኩላትና ውሉድ ሓደ ኣቦ ስለ ዝኾንና እምበር ብኣጋጣሚ ኣይኮናን ብምባል ሓቀይና ኣሕዋትን ሓትን እዮም ክብሉ ከም ዘመልከትሎም እውን ገለጸ። ኣብ መወዳእታ እቲ መደብ ነቲ ርእሰ ሊቃነ ጳጳሳት ከምቲ ውሉድ ካብ ኣቦኦም ዝልምንዎ ሓደ ፍሉይ ውህበት ንቅዱስነቶም ሓተቶም። እዚ ኸዓ ምእንታና ምጽላይ ኣይትረስዑ ዝብል እዩ ዝነበረ። ኣብ ማእከል ጫውጫውታ ዓለም ድምፂ ጐይታ ብኸመይ ከም እነለልዮ ምእንቲ ክንፈልጥ፣ ንእስነትና ድማ ኣብ ኣገልግሎት እተዋህበ ህይወት ምእንቲ ክንገብሮ፣ ንክርስቶስ ንምምራፅ ትብዓት ከይንስእን ጸልዩልና በሎም። ቅዱስ ኣቦና ሎሚ ቤተ ክርስቲያን ከም ምዃንና ስለ ዝስማዓና ዘሎ ኣመስግነኩም ክብል ድማ መልእኽቱ ደምደመ። ብፁእ ካርዲናል ፔትሮ ፓሮሊን ናብ ሃገረ ሜክሲኮ ኣብ ዘካየድዎ ምብጻሕ ምስ ተወከልቲ ሃገራዊ ምይይጥ ንሰላም ተራኺቦም ብዛዕባ እቲ ኣብ ውሽጢ ማሕበረሰብ ሰላም ኣብ ምህናፅ ዘሕለፍዎ ተመክሮ ብዓይኖም ክርእዩ ድማ ተረኽቡ። ብመሰረት ጉባኤ ካቶሊካውያን ጳጳሳት ሜክሲኮ ተዋህበ መግለጺ ትማል ረቡዕ ዕለት 5 ሓሰ ብፁእ ካርዲናል ፔትሮ ፓሮሊን ዋና ጸሓፊ ቅድስቲ መንበር ምስ ተወከልቲ ሃገራዊ ምይይጥ ሰላም ተራኺቦም። ኣብቲ ኣኼባ ሊቃውንቲ ሰበስልጣን መንግስቲ፣ መራሕቲ ሃይማኖት፣ እተን ንዝጠፍኡ ቤተሰብን ዝደልያ ኣዴታት፣ ኣባላት ፖሊስ፣ መራሕቲ ንግዲ፣ ከምኡ ውን ተወከልቲ ግዛኣታት ሳን ሉዊስ ፖቶሲ፣ ኦዋክሶካ፣ ኩሬታሮ፣ ፑብላ፣ ግዛኣት ሜክሲኮ ከምኡውን ሜክሲኮ ሲቲ ዝተሳተፍዎ እዩ ዝነበረ። ኣብቲ ዘካየድዎ ኣኼባ ሰላም ንስቓይ ካልኦት ድንጋፀ ብምህላው ከም ዝጅምር እውን ኣጉልሑ። ሓንቲ ኣደ ነቲ ኣብ ግዝኣት ፑብላ ዝጠፍአ ወዳ ትደሊ ዘላ ንዘካፈለቶ ምስክርነት ብምጥቃስ ድማ ሰፊሕ መግለጺ ኣካፈሉ። ሰላም ብጥበብ እተሰርሐ እዮ ምዃኑ ብምዝኽኻር ነቶም ኣባኡ ተረኽቡ ተጋባእቲ ብፃዕርታቶም ተስፋ ኸይቈርፁ ኣተባብዕዎም። እዚ ተመክሮ እዚ ነቶም ብዓመፅ ዝሳቕዩ ዘለዉ ካልኦት ሰባት ኣብ ካልእ ክፋላት ዓለም ዝርከቡ ምንጪ ምትብባዕ ክኸውን ከም ዝኽእል እውን ገለጹ። ጉባኤ ካቶሊካውያን ጳጳሳት ሜክሲኮ እውን ብወገኑ ተሳተፍቲ ኣብ ምህናፅ ሰላም ናይ ምትሕብባር ተፈላለየ ኣብነታት ከም ዝተኻፈሉ ገለጸ። ሓደ ምስክርነት ኣብ መንጎቶም ንዝጠፍኡ ዘፍቅርዎም ሰባትን ሰበስልጣንን መንግስትን ኣብ ግዝኣት ፑብላ ዝርከባ ውድባት ስድራ ቤታትን እተገብረ ሓበራዊ ፃዕርታት ብምግላጽ ሓበራዊ ምይይጥ ንሰላም ብኸመይ ንሲቪላውን ፖለቲካውን መሪሕነት ሓይሊ ከም ዝረክብ ከም ዝገብሮ ኣጉልሑ። ሓደ በዓል ስልጣን ፖሊስ ሜክሲኮ ካብ ኢካፔቴክ ዝመጸ ብዛዕባ ምትሕብባር ኣብ መንጎ ተፈላለያ ክርስትያን ማሕበራትን ኣብያተ ክርስትያንን ሰላም ንምድንፋዕን ናይ ማሕበረሰብ ዕቃቤ ሞዴል ኣብ ግብሪ ንምውዓልን ብኸመይ ከም ዝሕግዝ እውን መስከረ። ተወከልቲ ግዝኣት ኩሬታሮ ብወገኖም እቲ ሃገራዊ ምይይጥ ተፈላለየ ድሕረ ባይታ ንዘለዎም ሰባት ብኸመይ ከም ዘሕብሮም ንምብራህ ምሳሌ ባሌሮ ባህላዊ ማሕበር ኩዕሶን ስፖርታዊ ምንቅስቓሳትን ተጠቂሙ ገለጸ። ተወከልቲ ኦኣካካ ኣብ ዝሃብዎ ምስክርነቶም ሃገራዊ ዝርርብ ነቶም ኣብ ልዑል ሓደጋ ዝርከብዎ ቦታታት ዘገልግሉ ካህናት ብኸመይ ምጽንናዕን ደገፍን ከም ዝህቦም ክገልጹ ከለዉ፣ ተወካሊ ሳን ሉዊስ ፖቶሲ ድማ ኣብያተ ክርስትያናት ዝያዳ ኣብ ዕዮ ህንጸት ሰላም ንኽሳተፉ ምትብባዕን ብድሆን ምዃኑ ገለጹ። ብፁእ ካርዲናል ፓሮሊን ንኣባላት ሃገራዊ ምይይጥ ሰላም ጽን ኢሎም ድሕሪ ምስማዕ ነቲ ኣብዚ ትዕግስቲ ዝመልኦ ዕዮ ሰላም ንምህናፅ ዝገብርዎ ዘለዉ መዓልታዊ ጻዕርታት ከም ዝድግፉ ገለጹ። እዚ ምንቅስቓስ እዚ ነቶም ብዓመፅ ዝሳቀዩ ኣብ ብዙሓት ክፋላት እቲ ሃገር ዝርከቡ ምንጪ ተስፋ ምዃኑ ብምግላጽ ደገፍ ቅድስቲ መንበር ከም ዘለዎም እውን ኣረጋገጹሎም። እቶም ተሳተፍቲ ንስርሖም ኣፍልጦ ስለ ምሃቦም ንካርዲናል ሰላም ንምህናፅ ኣብ ዝገብርዎ ሓበራዊ ቆራጽነት ምሳታቶም ቅርበት ክህልዎም ከም ዝደልዩ ብምግላጽ ኣመስገንዎም። ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ኡራጋይ ብፁእ ኣቡነ ሚልተን ትሮኮሊ ኣብ ዝሃብዎ መግለጺ እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 6 ክሳብ ዕለት 8 ሕዳር ዝገብርዎ ሓዋርያዊ ዑደት ንሃገሮምን ንተልእኾ ወንጌላዊ ኣገልግሎትን ንምድልዳልን ተስፋ ንምሕዳስን ክርስትያናዊ መበቆል ህዝቢ ኡራጓይ ንምርግጋጽን ኣጋጣሚ ክኸውን ከም ዝኽእል ገለጹ። ካቶሊካዊት ቤተ ክርስቲያን ሃገር ኡራጓይ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 6 ክሳብ ዕለት 8 ሕዳር ኣብ ላቲን ኣሜሪካ ዝገብርዎ ናይ መጀመርታ ሓዋርያዊ ዑደት ክኸውን ምዃኑ ብምግላጽ ብዓብዪ ሓጎስ ከም እተቐበልዎ ኣረጋገጹ። እዚ ምብጻሕ ርእሰ ሊቃነ ጳጳሳት ንካቶሊካዊ ማሕበረሰብ እቲ ሃገር ዘተባብዕን ንተልእኾ ወንጌላዊ ኣገልግሎት ዘደልድልን ንመላእ እቲ ሃገር ሓድሽ መልእኽቲ ተስፋ ዘቕርብን ንነዊሕ እዋን ትጽቢት ክግበረሉ ዝጸንሐ ናይ ጸጋ ግዜ ምዃኑ ኣመልከቱ። ብፁእ ኣቡነ ኣልዶናዶ ፑንታ ደል ኢስተ ሚናስ ንዜና ቫቲካን ኣብ ዘካፈልዎ መግለጺ እዚ ሓበሬታ ብሓንቲ ንነዊሕ እዋን ንተካይ ቅዱስ ጴጥሮስ ክትቅበል ተስፋ ዝገበረት ቤተ ክርስትያን ብውዕውዕ ስምዒት ከም እትቕበሎ ገለጹ። ብሓቂ ከም ህያብን ከም በረኸትን ኢና ንቕበሎ ብምባል እዚ ምብጻሕ ርእሰ ሊቃነ ጳጳሳት ንዅሎም ምእመናን ምልክት ጥቡቕ ቅርበትን ሕብረትን ከም ዝኸውን ኣመልከቱ። ብፁእ ኣቡነ ትሮኮሊ ከም ዝገለጽዎ ነፍሲ ወከፍ ናይ ርእሰ ሊቃነ ጳጳሳት ምብጻሕ ዓሚቕ ጉስነታዊ ኣገዳስነት ዘለዎ ምዃኑ እውን ኣጉልሑ። ርእሰ ሊቃነ ጳጳሳት ልዮን ንቤተ ክርስቲያን ኣብ ናይ እምነት ጉዕዞኣ ንምድልዳል ወንጌል ንምስባኽ ክትቅጽል ንምትብባዕን ንምእመናን ከም ልኡኻት ወንጌልን ደቀ መዛሙርትን ኢየሱስ መጠን ዘለዎም ጽውዓ ንምርግጋጽን ናብ ኡራጓይ ክመጹ ምዃኖም እውን ኣመልከቱ። ንዅላትና ከተባብዑናን ብመንገዲ ወንጌላውነት ክንቅጽል ክሕግዙናን ብእምነት ከበርትዑናን እዮም ድማ በሉ። እዚ ከምዚ ኢሉ እንከሎ ድማ እቲ ሃዋርያዊ ዑደት ኣብ ርሑቕ ቦታታት ንዘላ ቤተ ክርስቲያን ክበጽሑን ነታ ሃገር ምትእምማንን ተስፋን ዘነቓቕሕ መልእኽትታት ኣብ ዘድልየሉ ዘሎ እዋን ንመላእ ሕብረተሰብ ኡራጓይ ብስራት ከም ዝኸውን እቶም ጳጳስ ወሲኾም ገለጹ። ቅዱስ ኣቦና ከም ሓቀኛ ልኡኽ ሰላምን ዕርቅን ሓድነትን መጠን ሓንጎፋ ኢሎም ክቕበልዎም ተስፋ ከም ዝገብሩ እውን ኣመልከቱ። ንቕድሚት ክንጥምትን ሓድሽ ተስፋ ክህልወናን ዘሎና ሓሳባት ዳግም ንምግምጋምን ክሕግዙና እዮም ድማ በሉ። ብዛዕባ ኣገዳስነት ናብታ ብዓለማውነት ዝተቐርፀት ሃገር ምብፃሕ ምስተሓቱ እቲ ርእሰ ሊቃነ ጳጳሳት ዝገብርዎ ምብፃሕ መንነትን ተልእኾን ቤተ ክርስቲያን ከም ዘደልድል ርግፀኛ ምዃኖም ገለጹ። ርእሰ ሊቃነ ጳጳሳት ልዮን ካብ መጀመርታ ዘመነ ጵጵስናኦም ኣትሒዞም ምስ ዘመናዊት ዓለም ኣብ ዝርርብ ናይ ምስታፍን ኣብ መንጎ እምነትን ሕብረተሰብን ርክብ ንምምዕባል ፍሉይ ክእለት ከም ዘረኣዩ ገለጹ። እዚ ምቅርራብ እዚ ብፍላይ ኣብ ኡራጓይ ንዘላ ቤተ ክርስቲያን ብዝርርብን ብኣኽብሮትን ኣገልግሎትን ወንጌል ንኽትሰብኽ ተጸዋዓትሉ ስፍራ ንምርግጋጽ ኣገዳሲ ክኸውን ምዃኑ ገለጹ። መልእኽቲ ርእሰ ሊቃነ ጳጳሳት ንስነ ምግባራዊ ስርዓታት ስብከተ ወንጌል ከም መሰረት ናይቲ ንኽብሪ ነፍሲ ወከፍ ወዲ ሰብን ንጥቕሚ ሓባራዊ እተፈላለየ ሕብረተሰብ ንምድንፋዕ ከም ዝሕግዝ ገለጹ። መላእ እታ ሃገር እተፈላለየ ኣረኣያን ተነቃፍነትን እኳ እንተሃለዋ ንርእሰ ሊቃነ ጳጳሳት ብፅቡቕ ከም እትቕበሎም መልእኽትታቶም ብኣገዳስነት ከም እትሰምዕን ኣኣምን እየ እውን በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ድድሕርቶም ኣብ ክልተ ኣጋጣሚታት ናብታ ሃገር ዑደት ዘካየዱ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ናብ ኡራጓይ ዝበጽሑ ዘለዉ ካልኣይ ርእሰ ሊቃነ ጳጳሳት ክኾኑ እዮም። ኣብ መንጎ እዚ ክልተ ምብጻሓት እዚ ንጹር ቀጻልነት ኣሎ ይብሉ። ከመይሲ ክልቲኦም እዞም ተካእቲ ቅዱስ ጴጥሮስ ንቤተ ክርስቲያን ኡራጓይ ዘለዎም ነባር ፍቕሪ ስለ ዘንጸባርቕ ድማ እዩ። ቅዱስ ዮሃንስ ጳውሎስ ዳግማዊ ዝገበርዎ ምብጻሕ ኣብ ተዘክሮታት ብዙሓት ምእመናን ህያው ምዃኑ ብምዝኽኻር እዚ ሓድሽ ናይ ርእሰ ሊቃነ ጳጳሳት ዑደት ነቲ ኣብ ኣድማሳዊት ቤተ ክርስቲያን ናይ ምሕባር ተመክሮ ከም ዘለዓዕሎ ገለጹ። ንሕና ንእሽቶ ቤተ ክርስቲያን እኳ እንተኾንና ወትሩ ምስ ቤተ ክርስቲያን ሮማ ሕብረት ዘሎና ኮይንና ምእንቲ ክንቅጽል ንደሊ ኢና በሉ። ርእሰ ሊቃነ ጳጳሳት ዝገብርዎ ምብጻሕ ድማ ንቤተ ክርስቲያን ኣብ ውሽጢ ሕብረተሰብ ብርሃንን ጨውን ማይ ብሑቕን ንኽንከውን ከም ዘተባብዓ ወሲኾም ገለጹ። ሓደ ካብቲ ኣዝዩ ኣገዳሲ እዋናት እቲ ምብጻሕ ብዕለ 8 ሕዳር እዩ ክካየድ። ርእሰ ሊቃነ ጳጳሳት ኣብ ክብረ በዓል ናይታ ጠበቓ ሃገር ኡራጓይ ዝኾነት ቅድስቲ ማርያም ዘ33 ድማ ክሳተፉ እዮም። ኣብዚ ዓመት እዚ እቲ ክብረ በዓል ኣብ ሰንበት እዩ ዝውዕል። እዚ ድማ ይብሉ ብፁዕ ኣቡነ ትሮኮሊ ነቲ በብዓመት ምስዚ ክብረ በዓል ብምትሕሓዝ ዝካየድ ባህላዊ ሃገራዊ ንግደት ዝያዳ ኣገዳስነት ከም ዝህልዎ ዝገብር ምዃኑ ገለጹ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ድማ ኣብ ቅድሚ ታሪኻዊት ምስሊ እኖና ቅድስቲ ድንግል ማርያም ዘ33 ኣብ ቤተ መቕደሳ ተረኺቦም ክጽልዩ ብምኽኣሎም ከም ዘሐጉሶም ገለጹ። እዚ ተግባር እዚ ንእኖና ቅድስቲ ድንግል ማርያም ከም ኣደን ኣማላዴትን መጠን ዘሎና መንፈሳውነት ንምሕዳስ ከም ዝሕግዝ ብምግላጽ መበቆል ክርስትያናዊ መንነት ኡራጓይን ነዚ ሎሚ በጺሕዎ ዘሎ ምዕባለን ኣድላይ ምዃኑን ብምዝኽኻር ምዃኑ እውን ኣመልከቱ። ህላዊ ርእሰ ሊቃነ ጳጳሳት ንዅሎም ነጋድያን ፍሉይ ህያብ ክኸውን እዩ ድማ በሉ። እታ ኣብ ሃገር ኡራጓይ እትርከብ ቤተ ክርስቲያን ነቲ ምብጻሕ ብመንፈሳዊ መዳይ ክትዳለወሉን ከም ሓቀይና ናይ ሃዋርያዊ ጉስነት ኣገጣሚ ገይሮም ክቕበልዎን ጻውዒት ኣቕረቡ። ርእሰ ሊቃነ ጳጳሳት ኣብ ተልእኾም ከሰኒይዎምን ብርታዕን ሓይልን ክህብዎም ክሰምዕዎምን ዘድልዮም ንእሽቶ መጓሰ ንምድጋፍ ከም ኣድማሳዊ ጓሳ ኮይኖም እዮም ዝመጹና ዘለዉ። እቲ ህዝባዊ ምላሽ ኣብ ኡራጓይ ኣብ መብዛሕትኡ ግዜ ካብ ዓይኒ ስውር ኮይኑ ዘሎ ስፍሓት እምነት ከም ዘርኢ እውን ምትእምማን ከም ዘለዎ ገለጹ። ኣዝዩ ጽቡቕ ኣቀባብላ ከም ዝግበረሎምን ኩሉ ሰብ ክቕበሎም ክርእዮምን ክሰምዖምን ከም ዝመጹ ርግጸኛ እየበሉ። ምብጻሕ ርእሰ ሊቃነ ጳጳሳት ልዮን ብእምነትን ብጸሎትን ንመልእኽቲ ክርስቶስ ክፉት ብምዃን ክርአ ከም ዘለዎ ደጊሞም ኣረጋገጹ። እዚ ድማ ንህይወት ቤተ ክርስቲያን ሓድሽ ድራኸይ ከም ዝህብን ነታ ሃገር ሓድሽ ተስፋ ከም ዘምጽኣላን ብምትእምማን ምዃኑ ኣመልከቱ።
0: እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ላቲናዊ ፓትርያርክ ዘበ ኢየሩሳሌም ብውስጠ ሃይማኖታት ተቋም ኤላዣ ዝድግፍ ሓድሽ ኣህጉራዊ ውጥን ዓለምለኻዊ ቤት ምሕዝነትን ተስፋን ንምምራቕ ኣብ ከተማ ኣሲዚ ኣብ ዝተረኽብሉ ንቫቲካን መራኸቢ ብዙሓን ኣብ ዝሓቦም መግለፂ ብዛዕባ ቅዱስቲ መንበር ብምዝታይ ብዛዕባ እቲ ኣይውግእ ኣይሰላም እንክብሉ ዝገለጾ ኩነታት ዘለዎም ስክፍታ የካፍሉ። ኣብ ኣሲዚ ንጉስነታዊ ዕደት ርእሰ ሊቃነ ጳጳሳት ዕደት 6 ነሓሰ ከምኡ እውን ንመመራቕታ ዓለማዊ ቤት ምሕዝነትን ተስፋን ኣብ ኣሲዚ ዝተረኽቡ ካርዲናል ፔር ባቲስታ ፒትሳ ባላ ብዛዕባ 27 ንጥቅምቲ ዝካየድ ምርጫ እስራኤል ምስ ጋዜጠናታት ኣብ ዘካይዶ ቃለ መሕትት ኩሉ ሰብ ንኩሉ ፀገማት ዝፈትሕ ክኸውን ብዝብል ኣተሓሳስባ ናብቲ ምርጫ ይጥምት ኣሎ። ኣብ ክውንነት ግን ፀገማት ማእከላይ ምብራቕ ዓብ ግዜ ዝሓትት ዓይነት እዩ። ሓደስቲ ገጻት ሓደስቲ መራሕቲ የድልዩና እዚ ናይቶም መረፅቲ ውሳነ ይኸውን እንክብሉ ኣብ ኢየሩሳሌም ዘሎ ኩነታት ሓይልታት ዓብ ውጥረት ዝዓብለሎ እንክብሉ ብምግላጽ ዋላው ከዘይፈላለዩ ደብዳብ ኣብ ዝፍፀመሉ ኩነታት ኩነት እንተዘይኮንና ዓመፅ ግን ኣብ ቃዛ ምዕራባዊ ገማግም ዮርዳኖስ እስራኤልን ፍልስጥኤምን ዝምድናታት ዝጸልው ዘሎ ተመክሮ ሓፈሻዊ መንፅር ኮይኑ ኣሎ ኢሎም ክርስቲያንን ህዝቢ ተደጋጋሚ ዝፈርስ ቀጻሊ ዑደት ተስፋ ስምምዕነትን ዘተን ብኸመይ ይነብርዎ ክርስቲያን ከም ኩሉ ሰብ በዚ መወዳእታ ዘይብሉ ንቅድሚትን ንድሕሪትን ብዝመላለስ ድሒሩ ኣብ መወዳእታ ብፍጻሜታት ዝጋጮ መወዳእታ ዘይብሉ ውሳነታት ኣዝዩ ደኺሙ እዩ ኣካል መዓልታዊ ህይወት ኮይኑ ኣሎ እቲ ዘሕዝን ግን እዚ ኣብ ህዝቢ ካብ ግዜ ናብ ግዜ ናዕበየ ዝኸይድ ዘሎ ናይ ዘይምትእምማን ስምዒት ፈጢሩ ኣሎ ሓቂና ውሳነታት እውን ንክኣም ምን የጸግሞ ኣሎ ናይ ብሓቂ እወታዊ ነገር ምስ ዘጋጥም ድማ ሓንጎፋ ቢሎም ንክቕበልዎ የጸግሞም ብሓፂሩ ኣዝዩ ከቢድ ኩነታት እዩ ናይ ተስፋ ምልክታት ትርእዩ ዶ እወ ተስፋና ቀጻሊ እዩ ምክንያቱ ኣብ በቃዛ ምዕረባዊ ገማግም ዮርዳኖስን እስራኤልን ህወቶም ኣብ መስመር ምቕማጥ ዝቕፅሉ ብዙሓት ሰባት ኣሎ ብቐጻሊ ምስ መንእስያት እራኸብ ግን ከዓ ዓበይቲ ደቂ ተባዕትዮን ደቂ ኣንስትዮን መምሃራንን ካልኦት ብመንፅር ዝምድናታቶም ዝኸስርዎ ነገር ዘለዎምን ገና ግን ክሳተፉ ርክባት ክሃንፁ ንካልኦት ክከላኸሉ ይመርፁ ሕጂ እውን ኣብ ውሽጢ እቲ ሕብረተሰብ ምሉእ ኣካላት በዚ ተህዋስ ዓመፅ ከይልከፍ ዝከላኸለሉ ፀረ ኣካላት ኣለው ቅድሚ ሒደት ኣዋርሕ ቁምስና ቅድስቲ ስድራ ቤት ብናይ እስራኤል ሮኬት ክውቃዕ እንከሎ ኩላትና ብስክፍተ ተዓዚብና ኢና እቲ ቁምስና ንብዙሓት ኣረጋውያንን ስንኩላንን ይዕቁብ ሎሚ እቲ ንእሽቶ ማሕበረሰብ ኣብ ከመይ ኩነታት ይርከብ ኣሎ 541 ሰባት ኣለው ንነፍስ ወከፍ ንፅል ብስሙ ንፈልጦ ኢና ብዝከኣሎም መገዲ ናብ ነቡር ሂወት ክምለሱ ይፅዕሩ ኣለው እቲ ቤት ትምህርቲ ዳግም ንምኽፋት ንሰርሐ ኣሎና ማዕከል ሕክምና ከፊትና ኣሎና ካህናት ኣለው ልዕሉ ኩሉ ግን ንህፃናት ዝኾኑ ንጥፈታት ዘካይዳ ኣዝየን ንጡፋት ደናግለ ኣለዋ ክርስቲያን ህፃናት ጥራይ ዘይኮኑ ኣብ ማዕከል ከምዚ ዝበለ ዝዓነወ ክውንነት ልዕሉ ኩሉ ብዝተኸኣለ መጠን ጥዑይን ሰላማውን ዝኾነ ሃዋህ ዳግማይ ክንፈጥር ንፅዕር ኣሎና ኣቐዲምኩም ብዛዕባ ምልክታት ተስፋ ተዛሪብኩም ነርኩም ዝያዳ ዘጨንቐኩም እንታይ እዩ ኣብዚ እዋን እዚ ኣዝዩ ዘሻቅለኒ ነገር እንተሃልዩ ኣብዚ ናይ ውግእ ይኹን ሰላም ዘይብሉ ኩነታት ኣብዚ ብጭቡጥ ከይፈጠርና ብዛዕባ ፍታሕ ምዝራብ ዝቕፅለሉ ዘይንፁር ኩነታት ተሓፂና ምህላውና እዩ እዚ ንዓይ የሻቅለኒ ምክንያቱ ኣብ ልቢ ሰባት ናዕበይ ዝኸይድ ዘሎ ተጠራጣርነትን ዘይምትእምማንን ዝብል ኣተሓሳስባ ንዓመፅን ግጭትን ነዳዲ ስለ ዝኸውን እዚ ድማ ኣብቲ ህዝቢ ዘሎ ዝዓበየ ሓደጋ እዩ ርእሰ ሊቃነ ጳጳሳት ምስ መንእስያት ኢጣልያን ካልኦት ኤውሮጳውያንን ኣመንትን ዘይኣመንትን ብማዕረ ተራኺቦም እዮም ብርግፅ ኣረጋውያን ዝኽርና እዮም መንእስያት ግን ተስፋና እዮም ስለዚ ንመጻኢ ብርእሰ ተኣማንነት ክንጥምት ይግባእ ቀንዲ ተዋሳእቲ ናይ ዝመፅእ ወለዶታት ክኾኑ እዮም ካብቲ ንሕና ዘረከብናዮም ዝተፈለየ ነገር ካሃንፁን ከቕርቡን ካብ ጌጋታትና ተማሂርና ኣብኦም ዓቕምናን ወፃኢ ታትናን ከነዋፍር ኣሎና ምስ ርእሰ ሊቃነ ጳጳሳት ኣብ እተካይድዎ ርክባት ከ ርእሰ ሊቃነ ጳጳሳት ኣዝዮም ቀረባና እዮም ብዛዕባ ኩሉ ዝፍፀም ዘሎ ብቑዕ ሓበሬታ ኣለዎም እዚ ድማ ኣዝዩ ኣገዳሲ እዩ ዳርጋ ኣብኡ ከም ዘለዉ እዮም እንተ እቲ ጳጳሳዊ ምብፃሕ ናብ ቅዱስቲ መሬት ግን ይንዋሕ ይሕፀር ብርግፅ ክኸውን እዩ ግን ኣብ ርግኣት ኣብ ዝህልወሉ ኩነታት ክካየደ ኣለዎ ናይ ቅዱስ ዮሃንስ ጳውሎስ ዳግማዊ ሓልዮት ዕለት 27 ጥቅምቲ 1986 ዓመተ ምሕረት ዘበገሶ ኣብ ኣሲዝ ዝካየድ ኣብ መንጎ ሃይማኖታት ዘተመእንቲ ሰላም ኣብ ወርሒ ጥቅምቲ መበል 4 ዓመት ክዝከር እዩ ብኸመይ ክዝከር ኣለዎ ናይ ናፍቆት ተመክሮ ክኸውን ከም ዘይብሉ ኣገዳሲ እዩ ኣብ ክንዲ ንቕድሚት ምጥማት ንድሕሪት ክንጥምት የብልናን ኣብዘን ዝሓለፋ 4 ዓመታት ብዙሕ ተፈጺሙ እዩ እንተኾነ ግን ብሰንኪ እቲ ንዓለም ብፍላይ ኣብ ማእከላይ ምብራቕ ዝጸሉ ዘሎ ግጭታት ሕጂ ኣብ ነጥበ መቐይሮ ኢና ዘሎና እዚ ዘኽርዚ ሓቂናን ቅንዕናን ዘለዎ ፍረ ዘለዎን መገዲ ምእንቲ ክኸውን ንኹሉ እቲ ዝተረጋገፀ ሰናይን ሎሚ ዘጋጥመና ዘሎ ብድሆታትን ኣብ ግምት ዘእተወ ፈላማ ሓድሽ ጉዕዞ ክኸውን ይኽእል እዩ እንክብሉ ዘካይድዎ ቃለ ማሕትት ይዛዝሙ

ዝዝክር ክርስቶስን ነጋዲ ቃልብ ስራትን ኣብ ሃገርና ክንቅበሎም ሓጎስ ዝፈጥረን ናይ ተስፋ መልእኽቲ ከም ዘምፅኡልና ንፈልጥ ኢና ብስም ክርስቶስ ከም ዝመፁ ንፈልጥ ኢና ናይ ወንጌል ሓሴት እውን ከም ዘምፅኡልና ንፈልጥ ኢና ቅዱስ ኣቦና ካብ ዕለት 6 ክሳብ ዕለት 17 ሕዳር ኣብ ላቲን ኣሜሪካ ዕለት ከካይዱ ምዃኖም ናይ ቅዱስ መንበር ዜናን ክፍሊ ማሕተምን ቤት ፅሕፈት ዕለት 5 ነሓሰ ወግዓዊ ኣብ ዝገበሮ ሓበሬታ ቅዱስነቶም ካብ ዕለት 8 ክሳብ ዕለት 11 ሕዳር ኣብ ቦኖስ ኣይረስን ኮርዶባን ሉኻንን ዕለት ከካይዱ እዮም ኣርጀንቲና ኣብ መገሻ ሻድሻይ ኣህጉራዊ ሃዋርያ ጉዕዞ ድሕሪ ኡሩጓይን ቅድሚ ፔሩን ካልእቲ ሃገር ክትከውን እያ ሊቀ ጳጳሳት ኮሎምቦ ነቲ ዑደት ግብራዊ ኣወዳድባ ዝከታተሉ ኣብ ቀረባ እዋን ርእሰ ሊቃነ ጳጳሳት ልዮን ዝገብሮ ጉዕዞታት ዘጽንዑን ኣብ ምውዳብ ዝተሳተፉ ሓለፍቲ ቤተ ክርስትያን ዝውከሱም ጉጅለታት ከም ዘጣየሱ ገሊፆም ከም ኣካል ናይ ዝመስርሕ ኣብ ቀረባ እዋን ዝተገብረ ሃዋርያዊ መብፅሕ ተመክሮታት ኣጽኒዕና ነቶም ኣብ ምውዳብ ዝሳተፉ ሓለፍቲ ቤተ ክርስትያን ክንውከስ ኢና ኢሎም ኪኖ እቲ መስመራዊ ስነ ምንቅስቃስ ምድላዋት ሓያል ጉስነታዊ ትኹረት ከም ዘለዎ ኣስሚሮም ኣገዳሲ ኢልና እንቆፅሮ ህያውነት ናይታ እትቕበሎም ቤተ ክርስትያን እዩ ህወት እታ ቤተ ክርስትያን ብጳጳሳታ ኣቢላ እያ ትውከል በዚ ምክንያት እዚ ዑደት ርእሰ ሊቃነ ጳጳሳት ኣብቲ ዳሕረዋይ ሙሉእ ኣኼባ ጳጳሳት ኣርጀንቲና ማእከላይ ኣርእስቲ ዘተክኸውን እዩ እቶም ብፁዓን ጳጳሳት ነቲ ኣብ ሰበኻታትን ዞባታትን እታ ሃገር ዘጋጥሞም ዘሎ ዝተፈላለየ ክውንነት ኣብ ግምት ብምእታው ሓሳባቶምን ትፅቢታቶምን ኣካፊሎም እዚ ምብፃሕ ብዙሕነትን ህያውነት ነትን ቤተ ክርስትያን ኣርጀንቲና ዘንፀባረቐ ምዃኑ ንምርግጋት ዝዓለመ እዩ ኢሎም ርእሰ ሊቃነ ጳጳሳት ልዮን ኣገልግሎቶም ካብ ዝጅምሩ ኣትሒዞም ቃላትን ምልክትን ከም ሕያዋይ ጓሳን ቤተ ክርስትያንን ምእመናንን ዘሰኒዮም ምዃኖም ኣስተብሂሎም ሕጂ ኣብ መንጎና ክርከቡ እዮም ንምስ ኣርጀንቲና ወንጌላዊ ምብፃሕ ክካፈሉን ሓያል መልእኽቲ ሰላም ተወፋይነትን ሰብኣዊ ክብረትን ቀጻሊ ቤተ ክርስትያናዊ ሕዳስያን ዘምፅእ እዩ ሲኖዳውነት ተልእኾን ተልእኾ ሲኖዳዊ ነት ብቐረባ ዝተኣሳሰሩ ኣብ መልእኽትታትን እማመታትን ቅዱስ ኣቦና ተደጋጋሚ ቁም ሓሳብ እዮም እንክብል ወሲኾም ይሕብሩ ርእሰ ሊቃነ ጳጳሳት ልዮን ካብ ኣርጀንቲና ቅድሚ ምብጋሶም ናብ ልኻን ብምኻድ ኣብ ቅድሚ ሓላዊት ቅድስተ ማርያም ዘልኻን ክጽልዩ እዮም እቲ በዓል ምንጪ ሓጎስን ተራዳእቲ ኩሎም ኣርጀንቲናውያን ዝኾነት ኣዴና ንኽንራኸብ ዕድል ክኸውን እዩ ቢሎም ኣብኡ ርእሰ ሊቃነ ጳጳሳት ምህላዎም ከምቲ ብዙሕ ግዜ ካርዲናል በርጎ ጎልዮን ጳጳስ በርጎልዮን ኣባ በርጎልዮን ዝረኸብናዮ ከምኡእውን ንርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ዳግማዊ ኣብ ኣርጀንቲና ተቐቢልናዮም ንዕለት ርእሰ ሊቃነ ጳጳሳት ብሓድነትን ብመንፈስ ደቂ እግዚኣብሄርን ምስትምቓር ጽቡቕን ዘደነቕን ኣጋጣሚ ክኸውን እዩ እንክብሉ ናይ ኣርጀንቲና ኤጲስ ቆጶሳዊ ጉባኤ ኣቦ መንበር ንዜና ቫቲካን ዝሃቦ መግለጺ ይዛዝሙ ንሸውሓተ ዞባዊ ጉባኤታት ጳጳሳት ኣፍሪቃን ማዳጋስካርን ደሴታትን ዝውክሉ ልዕሊ 50 ልኡኻት ኣብ መላእ ኣህጉር ዝያዳ ሲኖዳውነትን ወንጌላውነትን ቤተ ክርስትያን ንምዕባይ ዝተሓደሰ ቃል ብምእታው ንፈለማ እዋን ንዓቅለስያዊ ጉባኤ 228 ዓመተ ምሕረት ዝካየድ ናይ መጀመርተ መሰናዶ ዓውደ መፅናዕቲ ዕለት 5 ነሓሰ ዛዚሞም ኣብ ኣዲስ ኣበባ ካብ ዕለት 4 ነሓሰ ሲኖዳዊት ቤተ ክርስትያን ኣብ ኣፍሪካ ጉዕዞ ናብ ዓቅለስያዊ ጉባኤ 228 ዓመተ ምሕረት ብዝብል መራሕ ቃል ዝተኻይደ ዓውደ ጉባኤ ኣፍሪቃ ኣብ ወርሒ ጥቅምቲ 228 ዓመተ ምሕረት ኣብ ሮማን ዝካየድ ኣቕለስያዊ ጉባኤ ምድላዋት ኣህጉራዊ ምዕራፍ ወግዓዊ ምጅማር ምዃኑ ከመልክትን ከሎ ኣብ መዛዘምቲ ዓውደ ጉባኤ ናይ መላ ሃገራት ኣፍሪካን ማዳጋስካርን ጉባኤ ጳጳሳት ሕብረት ኣቦ መንበር ካርዲናል ፍሪዶሊን ኣምቦንጎ ቦሱንጉ ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ሊቀ ጳጳሳት ኪንሻሳ ስለ እቲ ናይ ክልተ መዓልታት ጸሎትን ምስማዕን ዘተን ሞመያን ንእግዚኣብሔር ኣመስጊኖም ንተዓውደ መፅናዕቲ ንጥፈታት ንምግምጋመ ጥራይ ዘይኮነስ ንምርዳእ ዝዓለመ ዕድል ምዃኑ ገሊፆም ንመንፈስ ቅዱስ ኣብ ህወት ቤተ ክርስትያን ኣፍሪቃ ንዝገብሮ ስራሕ ኣፍልጦ ምሃብ ማሓባር መንፈስ ቅዱስ ከመይ ገይሩ ካብ ግዜ ናብ ግዜ ዝያዳ ሲኖዳውን ወንጌላውን ልኡካን ክንከውን ይፅዋዓና ከም ዘሎ ከነስተውዕል ዝሕግዝ ርክብ እዩ ከም ዝበሉን ንጉባኤ ካቶሊካውያን ብፁዓን ጳጳሳት ኢትዮጵያን ሊቀ ጳጳሳት ርእሰ ሰብ ካታት ኣዲስ ኣበባን ነቲ ኣኼባ ዘእንግዱ ምስጋናኦም ገሊፆም ጉጅለታት ሲኖዳውነት ኣህጉራውን ዞባውን ኣቕረብትን ተሳተፍትን ዝገብሮ ተወፋይነትን ክቡር ኣበርክቶን እውን ኣመስጊኖም ብዛዕባ እቲ ዝተኻየደ ዘተን ከስተንትኑ ኣብ መላእቲ ሃገር ዘተባብዕ ምልክታት ተስፋ ከም ዘለለዩን ኣብ ዝቕፅሉ ክልተ ዓመታት ንጉዕዞ ቤተ ክርስትያን ዝመርሕ

ቀዳምነታት ሲኖዳውነት አፍሪካ ከመዘስተባሉ ሀቢራም ንዝ ቀዳምነታት እዚ ፍረናይ ሀባር መስርሕ ምስቱ አልሞኻኑ ገሊጾም አብውሽጥ ከባቢያዊ አብያተ ክርስቲያን ምስማዕን ዘተን ተልእኾ ወንጌልን ምሕዳስንን ምሕያል ናይ ሓባር ኣድማስ ዘቕረበ ምዃኑ ንቕድሚት እናጠመቱ ካብ 2027 ዓመተ ምሕረት ጀሚሩ ንመስርሕ ኣህጉራዊ ሲኖዶስ ዝቐርጽ ፍኖተ መልክዓ ኣቐሚጦም ቤተ ክርስቲያን ኣብ ኣፍሪካ ብ4 ተኸታታሊ መድረኻት ማለት ንቕሓት ትርጉም ኣንፈትን ፅምብልን ካብ ሰበኻታትን ሃገራዊ ገምጋምን ጉባኤታት ናብ ኣህጉራዊ ሲኖዳዊ ጉባኤ ቅድሚ ምዝዛማ ኣብ ርሒ ጥቅምቲ 2028 ዓመተ ምሕረት ናብ ሮማ ክትጓሓዝ ምዃና ንተሳተፍቲ ኣዘኻኺሮም እቲ ዓውደ መፅናዕቲ ኣኼባ ጥራይ ዘይኮነስ ዞባዊ ጉጅለታት ነቲ ሕጂ ኣብ ቅድሚኦም ዘሎ ስራሕ ንምድላው ዝዓለመ ናይ ህንፀት ተመክሮ ምዃኑ ኣዘኻኺሮም ከም ዞባዊ ጉጅለታት ኣብዚ ኣለኹም ናብ ዓድኹም ዝተመለስኩም ሃገራዊ ጉጅለ ሲኖዳውነት ክትምስርቱ ክትፅውዑ ኢኹም እቶም ጉጅለታት ድማ ብግዲኦም ናይ ሰበኻ ጉጅለ ሲኖዳውነት ክምስርቱ እዮም በዚ መገዲ እዚ ነዞም ጉባኤታት ኣብ ነፍሲ ወከፍ ደረጃ ንምፅምባል ብግቡእ ድልዋት ክንከውን ኢና ልኡኻት ኣብ ከባቢኦም ዝርከባ ኣብያተ ክርስቲያን ተግባር መንፈስ ቅዱስ ንምፍላጥ ክሕግዙን ህያባትን ተመክሮታትን ኣፍሪካ ብመስርሕ ሲኖዶስ ኣቢላ ንኩላዊት ቤተ ክርስቲያን ከም ዘህብትማ ከረጋግፁ ኣተሓሳሲቦም መንፈስ ዘርኣየና መገዲ ክንክተል ትብዓትን ብሕብረትን ተሳትፎን ተልእኾን ብሓባር ክንጓዓዝ ለጋሳት ይገብረና ቢሎም ነቲ ዓውደ መፅናዕቲ ብወግዒ ቅድሚ ምዕፃቦም ናይቲ ኣህጉር ሲኖዳዊ ጉዕዞን ኣማላድነት ና ቅዱስ ድንግል ማርያም ኣደ ቤተ ክርስቲያን ኣማዕቂቦም ንህዝቢ እግዚኣብሄር ኣብ 2028 ዓመተ ምሕረት እዚ ናይ ኣዲስ ኣበባ ዓውደ ጉባኤ ኣካል ናይ ኣፈፃፅማ ምዕራፍ ሲኖዶስ ብዛዕባ ሲኖዳውነት ዝቆመ ኮይኑ ኣብ 2028 ዓመተ ምሕረት ኣብ ሮማ ዝካየድ ናይ መላእ ኣብያተ ክርስቲያን ኣቕለስያዊ ጉባኤ ኣፍሪካ ኣብ ዓለማዊ ኣቕለስያ ምልላይ ኣብ እትገብሮ ኣበርክቶ ቀዳማይ ኣህጉራዊ ስጉምቲ ዝውክል ኮይኑ ኣብ 2028 ዓመተ ምሕረት ኣብ ዝካየድ ጉባኤ ሮማ ዝዛዘመ ምዃኑ የዘኻኽሩ። ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎሚ ዕለት ሸውዓተ ነሓሰ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብ መወዳእታ ዘካይዶ ሃዋርያዊ ዑደት ናብ ኣሲዚ መንእሰያት ዘካፈልዎም ናይ ምስጋና ቃል ካርዲናል ፓሮሊኖ ናጸሓፈ ቅዱስ ድማ እምበር ናብ ሃገረ ሜክሲኮ ኣብ ዘካይድዎ መብጻሕ ምስ ሃገራዊ ማሕበር ዘተነ ሰላም ዘካይድዎ ርክብ ላቲናዊ ፓትርያርክ ዘበ ኢየሩሳሌም ካርዲናል ፒዛባላ ምስ ዜና ቫቲካን ዘካይድዎ ቃለ መሕትት ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብ ወርሒ ሕዳር ናብ ኡሩግ ዋይን ኣርጀንቲናን ፔሩን ክበፅሑ ምዃኖም ናይ ቅዱስ መንበር ዜናን ክፍል ማሕተመን ቤት ፅሕፈት ድሕሪ ዝሃቦ መግለፂ ናይ ኣርጀንቲና ቤት ምክሪ ጳጳሳት ኣቦ መንበር ካርዲናል ማርሴሎ ኮሎምቦ ከምኡ እውን ናይ ኡሩጓይ ቤት ምክሪ ጳጳሳት ኣቦ መንበር ጳጳስ ትሪኮሊም ዜና ቫቲካን ዘካይድዎ ቃለ ማሕትት ኣብ ኣዲስ ኣበባ ካብ ዕለት 4 ክሳዕ ዕለት 5 ነሓሰ ሲኖዳዊት ቤተ ክርስትያን ኣብ ኣፍሪካ ጉዕዞ ናብ ዓቅለስያዊ ጉባኤ 2028 ዓመተ ምሕረት ብዝብል መራሕ ቃል ዝተኻይደ ዓውደ ጉባኤ መዛ ዘሚ ናይ መላ ሃገራት ኣፍሪካን ማዳጋስካርን ጉባኤ ጳጳሳት ሕብረት ኣቦ መንበር ካርዲናል ፍሪዶሊን ኣምቦንጎ ቦሱንጉ ዘስምዕዎ መደረ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና ዝትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣብ መደምደምታ ናይቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ደብረ ቅድስተ ማርያም ዘመላእክት ኣብ ኣሲዚ ዘዕረግዎ መስዋዕተ ቅዳሴ ሓደ ፍራንቸስኮ ዝስሙ መንእሰይ ንክርስቶስ ኣብ ምስዓብ መንእሰያት ትብዓት ምእንቲ ከይጎድሎም ክጽልዩሎም ንቅዱስነቶም ሓቲቶም። ቅዱስነቶም ድማ ሓደ እኳ ጓና ኣይኮነን ሓደ እኳ ዝተገለለ የልቦን ክብሉ ኣመልከቱሎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ኣሲዚ ዘካየድዎ ጉስነታዊ ምብጻሕ ብሓቂ ኣባታዊ እዩ ዝነበረ። እዞም ተካይ ቅዱስ ጴጥሮስ ኣብ ጎኒ ህዝቢ ኣምላኽ ኣብ ተስፋኦምን ቃልሶምን ከም ዝተኻፈሉ ዝሕብር ምልክት እዩ ነይሩ። በዘን ቃላት እዚኣተን ኣብ መደምደምታ ናይቲ ርእሰ ሊቃነ ጳጳሳት ኣብ ባዚሊካ ቅድስተ ማርያም ዘመላእክት ዘዕረግዎ መስዋዕቲ ቅዳሴ ቅድሚ ናይ መወዳእታ ቡራኬ ምክፋሎም ፍራንቸስኮ ቫሮን ዝተሰሚያ ሓደ ካብቶም ተሳተፍቲ ፍራንቸስካውያን መንእሰያት ንርእሰ ሊቃነ ጳጳሳት ስለቲ ናብ ኣሲዚ ዝገበርዎ ምብጻሕ ኣመስገኖም። ቅዱስነቶም ኣብ መንጎኦም ምርካቦም ንመንእሰያት ሰናይ ንምምራፅን ወንጌል ንልቢ ደቂ ሰብ ክቕይሮ ከም ዝኽእል ከኣምኑን ከይፈርሑን ከም ዘተባብዖም ኣመልከተሎም። ነቲ ብዙሓት መንእሰያት ዘሕልፍዎ ዘለዉ ስቓይ ምክፍፋልን ፍርሕን ጽምዋን ገለጸ። በዚ ምኽንያት እዚ ድማ እቲ ኣብ ኣሲዚ ዝረኸብዎ ተመክሮ ዓሚቕ ህንጸት ከም ዝረኽቡ ከም ዝገብሮም ገለጸ። ኣብ ከተማ ድኻታት ኣሲዚ መንእሰያት ኣብ ኢየሱስ ክርስቶስ ሓድነት ከም ዝህልወናን በይንና ከም ዘይኮይናን ብዓይኖም ክርእዩ ክኢሎም እዮም። ልክዕ ከምቲ ርእሰ ሊቃነ ጳጳሳት ልዮን ዘዳለውዎ ጳጳሳዊ ጭርሖ ኢንኢሎ ኡኖ ኣብቲ ሓደ ሓደ ኢና ዝብል ምንባር እውን ኣመልከተ። ኣብ ክርስቶስ ሓደ እኳ ጓና የልቦን ሓደ እኳ ዝተገለለ እውን የልቦን። ኣብ ክንዱስ ኩላትና ውሉድ ሓደ ኣቦ ስለ ዝኾንና እምበር ብኣጋጣሚ ኣይኮናን ብምባል ሓቀይና ኣሕዋትን ሓትን እዮም ክብሉ ከም ዘመልከትሎም እውን ገለጸ። ኣብ መወዳእታ እቲ መደብ ነቲ ርእሰ ሊቃነ ጳጳሳት ከምቲ ውሉድ ካብ ኣቦኦም ዝልምንዎ ሓደ ፍሉይ ውህበት ንቅዱስነቶም ሓተቶም። እዚ ኸኣ ምእንታና ምጽላይ ኣይትረስዑ ዝብል እዩ ዝነበረ። ኣብ ማእከል ጫውጫውታ ዓለም ድምፂ ጐይታ ብኸመይ ከም እነለልዮ ምእንቲ ክንፈልጥ፣ ንእስነትና ድማ ኣብ ኣገልግሎት እተዋህበ ህይወት ምእንቲ ክንገብሮ፣ ንክርስቶስ ንምምራፅ ትብዓት ከይንስእን ጸልዩልና በሎም። ቅዱስ ኣቦና ሎሚ ቤተ ክርስቲያን ከም ምዃንና ስለ ዝስማዓና ዘሎ ኣመስግነኩም ክብል ድማ መልእኽቱ ደምደመ። ብፁዕ ካርዲናል ፔትሮ ፓሮሊን ናብ ሃገረ ሜክሲኮ ኣብ ዘካየድዎ ምብጻሕ ምስ ተወከልቲ ሃገራዊ ምይይጥ ንሰላም ተራኺቦም ብዛዕባ እቲ ኣብ ውሽጢ ማሕበረሰብ ሰላም ኣብ ምህናፅ ዘሕለፍዎ ተመክሮ ብዓይኖም ክርእዩ ድማ ተረኽቡ። ብመሰረት ጉባኤ ካቶሊካውያን ጳጳሳት ሜክሲኮ ተዋህበ መግለጺ ትማል ረቡዕ ዕለት 5 ሓሰ ብፁዕ ካርዲናል ፔትሮ ፓሮሊን ዋና ጸሓፊ ቅድስቲ መንበር ምስ ተወከልቲ ሃገራዊ ምይይጥ ሰላም ተራኺቦም። ኣብቲ ኣኼባ ሊቃውንቲ ሰበ ስልጣን መንግስቲ፣ መራሕቲ ሃይማኖት፣ እተን ንዝጠፍኡ ቤተሰበን ዝደልያ ኣዴታት፣ ኣባላት ፖሊስ፣ መራሕቲ ንግዲ፣ ከምኡውን ተወከልቲ ግዛኣታት ሳን ሉዊስ ፖቶሲ፣ ኦዋክሶካ፣ ኩሬታሮ፣ ፑብላ፣ ግዛኣት ሜክሲኮ ከምኡውን ሜክሲኮ ሲቲ ዝተሳተፍዎ እዩ ዝነበረ። ኣብቲ ዘካየድዎ ኣኼባ ሰላም ንስቓይ ካልኦት ድንጋጼ ብምህላው ከም ዝጅምር እውን ኣጉልሑ። ሓንቲ ኣደ ነቲ ኣብ ግዝኣት ፑብላ ዝጠፍአ ወዳ ትደሊ ዘላ ንዘካፈለቶ ምስክርነት ብምጥቃስ ድማ ሰፊሕ መግለጺ ኣካፈሉ። ሰላም ብጥበብ ተሰርሐ እዮ ምዃኑ ብምዝኽኻር ነቶም ኣባኡ ተረኽቡ ተጋባእቲ ብጻዕርታቶም ተስፋ ኸይቈርጹ ኣተባብዕዎም። እዚ ተመክሮ እዚ ነቶም ብዓመፅ ዝሳቐዩ ዘለዉ ካልኦት ሰባት ኣብ ካልእ ክፋላት ዓለም ዝርከቡ ምንጪ ምትብባዕ ክኸውን ከም ዝኽእል እውን ገለጹ። ጉባኤ ካቶሊካውያን ጳጳሳት ሜክሲኮ እውን ብወገኑ ተሳተፍቲ ኣብ ምህናፅ ሰላም ናይ ምትሕብባር ተፈላለየ ኣብነታት ከም ዝተኻፈሉ ገለጸ። ሓደ ምስክርነት ኣብ መንጎቶም ንዝጠፍኡ ዘፍቅርዎም ሰባትን ሰበስልጣንን መንግስትን ኣብ ግዝኣት ፑብላ ዝርከባ ውድባት ስድራ ቤታትን እተገብረ ሓበራዊ ጻዕርታት ብምግላጽ ሓበራዊ ምይይጥ ንሰላም ብኸመይ ንሲቪላውን ፖለቲካውን መሪሕነት ሓይሊ ከም ዝረክብ ከም ዝገብሮ ኣጉልሑ። ሓደ በዓል ስልጣን ፖሊስ ሜክሲኮ ካብ ኢካፔቴክ ዝመጸ ብዛዕባ ምትሕብባር ኣብ መንጎ ተፈላለያ ክርስትያን ማሕበራትን ኣብያተ ክርስትያንን ሰላም ንምድንፋዕን ናይ ማሕበረሰብ ዕቃቤ ሞዴል ኣብ ግብሪ ንምውዓልን ብኸመይ ከም ዝሕግዝ እውን መስከረ። ተወከልቲ ግዝኣት ኩሬታሮ ብወገኖም እቲ ሃገራዊ ምይይጥ ተፈላለየ ድሕረ ባይታ ንዘለዎም ሰባት ብኸመይ ከም ዘሕብሮም ንምብራህ ምሳሌ ባሌሮ ባህላዊ ማሕበር ኩዕሶን ስፖርታዊ ምንቅስቓሳትን ተጠቂሙ ገለጸ። ተወከልቲ ኦኣካካ ኣብ ዝሃብዎ ምስክርነቶም ሃገራዊ ዝርርብ ነቶም ኣብ ልዑል ሓደጋ ዝርከብዎ ቦታታት ዘገልግሉ ካህናት ብኸመይ ምጽንናዕን ደገፍን ከም ዝህቦም ክገልጹ ከለዉ፣ ተወካሊ ሳን ሉዊስ ፖቶሲ ድማ ኣብያተ ክርስትያናት ዝያዳ ኣብ ዕዮ ህንጸት ሰላም ንኽሳተፉ ምትብባዕን ብድሆን ምዃኑ ገለጹ። ብፁእ ካርዲናል ፓሮሊን ንኣባላት ሃገራዊ ምይይጥ ሰላም ጽን ኢሎም ድሕሪ ምስማዕ ነቲ ኣብዚ ትዕግስቲ ዝመልኦ ዕዮ ሰላም ንምህናጽ ዝገብርዎ ዘለዉ መዓልታዊ ጻዕርታት ከም ዝድግፉ ገለጹ። እዚ ምንቅስቓስ እዚ ነቶም ብዓመፅ ዝሳቐዩ ኣብ ብዙሓት ክፋላት እቲ ሃገር ዝርከቡ ምንጪ ተስፋ ምዃኑ ብምግላጽ ደገፍ ቅድስቲ መንበር ከም ዘለዎም እውን ኣረጋገጹሎም። እቶም ተሳተፍቲ ንስርሖም ኣፍልጦ ስለ ምሃቦም ንካርዲናል ሰላም ንምህናጽ ኣብ ዝገብርዎ ሓበራዊ ቆራጽነት ምሳታቶም ቅርበት ክህልዎም ከም ዝደልዩ ብምግላጽ ኣመስገንዎም። ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ኡራጋይ ብፁዕ ኣቡነ ሚልተን ትሮኮሊ ኣብ ዝሃብዎ መግለጺ እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 6 ክሳብ ዕለት 8 ሕዳር ዝገብርዎ ሓዋርያዊ ዑደት ንሃገሮምን ንተልእኾ ወንጌላዊ ኣገልግሎትን ንምድልዳልን ተስፋ ንምሕዳስን ክርስትያናዊ መበቆል ህዝቢ ኡራጓይ ንምርግጋጽን ኣጋጣሚ ክኸውን ከም ዝኽእል ገለጹ። ካቶሊካዊት ቤተ ክርስቲያን ሃገር ኡራጓይ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 6 ክሳብ ዕለት 8 ሕዳር ኣብ ላቲን ኣሜሪካ ዝገብርዎ ናይ መጀመርታ ሓዋርያዊ ዑደት ክኸውን ምዃኑ ብምግላጽ ብዓብዪ ሓጎስ ከም እተቐበልዎ ኣረጋገጹ። እዚ ምብጻሕ ርእሰ ሊቃነ ጳጳሳት ንካቶሊካዊ ማሕበረሰብ እቲ ሃገር ዘተባብዕን ንተልእኾ ወንጌላዊ ኣገልግሎት ዘደልድልን ንመላእ እቲ ሃገር ሓድሽ መልእኽቲ ተስፋ ዘቕርብን ንነዊሕ እዋን ትጽቢት ክግበረሉ ዝጸንሐ ናይ ጸጋ ግዜ ምዃኑ ኣመልከቱ። ብፁዕ ኣቡነ ኣልዶናዶ ፑንታ ደል ኢስተ ሚናስ ንዜና ቫቲካን ኣብ ዘካፈልዎ መግለጺ እዚ ሓበሬታ ብሓንቲ ንነዊሕ እዋን ንተካይ ቅዱስ ጴጥሮስ ክትቅበል ተስፋ ዝገበረት ቤተ ክርስቲያን ብውዕውዕ ስምዒት ከም እትቕበሎ ገለጹ። ብሓቂ ከም ህያብን ከም በረኸትን ኢና ንቕበሎ ብምባል እዚ ምብጻሕ ርእሰ ሊቃነ ጳጳሳት ንዅሎም ምእመናን ምልክት ጥቡቕ ቅርበትን ሕብረትን ከም ዝኸውን ኣመልከቱ። ብፁዕ ኣቡነ ትሮኮሊ ከም ዝገለጽዎ ነፍሲ ወከፍ ናይ ርእሰ ሊቃነ ጳጳሳት ምብጻሕ ዓሚቕ ጉስነታዊ ኣገዳስነት ዘለዎ ምዃኑ እውን ኣጉልሑ። ርእሰ ሊቃነ ጳጳሳት ልዮን ንቤተ ክርስቲያን ኣብ ናይ እምነት ጉዕዞኣ ንምድልዳል ወንጌል ንምስባኽ ክትቅጽል ንምትብባዕን ንምእመናን ከም ልኡኻት ወንጌልን ደቀ መዛሙርትን ኢየሱስ መጠን ዘለዎም ጽውዓ ንምርግጋጽን ናብ ኡራጓይ ክመጹ ምዃኖም እውን ኣመልከቱ። ንዅላትና ከተባብዑናን ብመንገዲ ወንጌላውነት ክንቅጽል ክሕግዙናን ብእምነት ከበርትዑናን እዮም ድማ በሉ። እዚ ከምዚ ኢሉ እንከሎ ድማ እቲ ሃዋርያዊ ዑደት ኣብ ርሑቕ ቦታታት ንዘላ ቤተ ክርስቲያን ክበጽሑን ነታ ሃገር ምትእምማንን ተስፋን ዘነቓቕሕ መልእኽትታት ኣብ ዘድልየሉ ዘሎ እዋን ንመላእ ሕብረተሰብ ኡራጓይ ብስራት ከም ዝኸውን እቶም ጳጳስ ወሲኾም ገለጹ። ቅዱስ ኣቦና ከም ሓቀኛ ልኡኽ ሰላምን ዕርቅን ሓድነትን መጠን ሓንጎፋ ኢሎም ክቕበልዎም ተስፋ ከም ዝገብሩ እውን ኣመልከቱ። ንቕድሚት ክንጥምትን ሓድሽ ተስፋ ክህልወናን ዘሎና ሓሳባት ዳግም ንምግምጋምን ክሕግዙና እዮም ድማ በሉ። ብዛዕባ ኣገዳስነት ናብታ ብዓለማውነት ዝተቐርፀት ሃገር ምብፃሕ ምስተሓቱ እቲ ርእሰ ሊቃነ ጳጳሳት ዝገብርዎ ምብፃሕ መንነትን ተልእኾን ቤተ ክርስቲያን ከም ዘደልድል ርግፀኛ ምዃኖም ገለጹ። ርእሰ ሊቃነ ጳጳሳት ልዮን ካብ መጀመርታ ዘመነ ጵጵስናኦም ኣትሒዞም ምስ ዘመናዊት ዓለም ኣብ ዝርርብ ናይ ምስታፍን ኣብ መንጎ እምነትን ሕብረተሰብን ርክብ ንምምዕባል ፍሉይ ክእለት ከም ዘረኣዩ ገለጹ። እዚ ምቅርራብ እዚ ብፍላይ ኣብ ኡራጓይ ንዘላ ቤተ ክርስቲያን ብዝርርብን ብኣኽብሮትን ኣገልግሎትን ወንጌል ንኽትሰብኽ ተፀዋዓትሉ ስፍራ ንምርግጋጽ ኣገዳሲ ክኸውን ምዃኑ ገለጹ። መልእኽቲ ርእሰ ሊቃነ ጳጳሳት ንስነ ምግባራዊ ስርዓታት ስብከተ ወንጌል ከም መሰረት ናይቲ ንኽብሪ ነፍሲ ወከፍ ወዲ ሰብን ንጥቕሚ ሓባራዊ እተፈላለየ ሕብረተሰብ ንምድንፋዕ ከም ዝሕግዝ ገለጹ። መላ እታ ሃገር እተፈላለየ ኣረኣያን ተነቃፍነትን እኳ እንተሃለዋ ንርእሰ ሊቃነ ጳጳሳት ብፅቡቕ ከም እትቕበሎም መልእኽትታቶም ብኣገዳስነት ከም እትሰምዕን ኣኣምን እየ እውን በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ድድሕርቶም ኣብ ክልተ ኣጋጣሚታት ናብታ ሃገር ዑደት ዘካየዱ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ናብ ኡራጓይ ዝበጽሑ ዘለዉ ካልኣይ ርእሰ ሊቃነ ጳጳሳት ክኾኑ እዮም። ኣብ መንጎ እዚ ክልተ ምብጻሓት እዚ ንጹር ቀጻልነት ኣሎ ይብሉ። ከመይሲ ክልቲኦም እዞም ተካእቲ ቅዱስ ጴጥሮስ ንቤተ ክርስቲያን ኡራጓይ ዘለዎም ነባር ፍቕሪ ስለ ዘንጸባርቕ ድማ እዩ። ቅዱስ ዮሃንስ ጳውሎስ ዳግማዊ ዝገበርዎ ምብጻሕ ኣብ ተዘክሮታት ብዙሓት ምእመናን ህያው ምዃኑ ብምዝኽኻር እዚ ሓድሽ ናይ ርእሰ ሊቃነ ጳጳሳት ዑደት ነቲ ኣብ ኣድማሳዊት ቤተ ክርስቲያን ናይ ምሕባር ተመክሮ ከም ዘለዓዕሎ ገለጹ። ንሕና ንእሽቶ ቤተ ክርስቲያን እኳ እንተኾንና ወትሩ ምስ ቤተ ክርስቲያን ሮማ ሕብረት ዘሎና ኮይንና ምእንቲ ክንቅጽል ንደሊ ኢና በሉ። ርእሰ ሊቃነ ጳጳሳት ዝገብርዎ ምብጻሕ ድማ ንቤተ ክርስቲያን ኣብ ውሽጢ ሕብረተሰብ ብርሃንን ጨውን ማይ ብሑቕን ንክንከውን ከም ዘተባብዓ ወሲኾም ገለጹ። ሓደ ካብቲ ኣዝዩ ኣገዳሲ እዋናት እቲ ምብጻሕ ብዕለ 8 ሕዳር እዩ ክካየድ። ርእሰ ሊቃነ ጳጳሳት ኣብ ክብረ በዓል ናይታ ጠበቓ ሃገር ኡራጓይ ዝኾነት ቅድስቲ ማርያም ዘ33 ድማ ክሳተፉ እዮም። ኣብዚ ዓመት እዚ እቲ ክብረ በዓል ኣብ ሰንበት እዩ ዝውዕል። እዚ ድማ ይብሉ ብፁዕ ኣቡነ ትሮኮሊ ነቲ በብዓመት ምስ እዚ ክብረ በዓል ብምትሓሓዝ ዝካየድ ባህላዊ ሃገራዊ ንግደት ዝያዳ ኣገዳስነት ከም ዝህልዎ ዝገብር ምዃኑ ገለጹ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ድማ ኣብ ቅድሚ ታሪኻዊት ምስሊ እኖና ቅድስቲ ድንግል ማርያም ዘ33 ኣብ ቤተ መቕደሳ ተረኺቦም ክጽልዩ ብምኽኣሎም ከም ዘሐጉሶም ገለጹ። እዚ ተግባር እዚ ንእኖና ቅድስቲ ድንግል ማርያም ከም ኣደን ኣማላዲትን መጠን ዘሎና መንፈሳውነት ንምሕዳስ ከም ዝሕግዝ ብምግላጽ መበቆል ክርስትያናዊ መንነት ኡራጓይን ነዚ ሎሚ በጺሕዎ ዘሎ ምዕባለን ኣድላይ ምዃኑን ብምዝኽኻር ምዃኑ እውን ኣመልከቱ። ህላዊ ርእሰ ሊቃነ ጳጳሳት ንዅሎም ነጋድያን ፍሉይ ህያብ ክኸውን እዩ ድማ በሉ። እታ ኣብ ሃገር ኡራጓይ እትርከብ ቤተ ክርስቲያን ነቲ ምብጻሕ ብመንፈሳዊ መዳይ ክትዳለወሉን ከም ሓቀይና ናይ ሃዋርያዊ ጉስነት ኣገጣሚ ገይሮም ክቕበልዎን ጻውዒት ኣቕረቡ። ርእሰ ሊቃነ ጳጳሳት ኣብ ተልእኾም ከሰኒይዎምን ብርታዕን ሓይልን ክህብዎም ክሰምዕዎምን ዘድልዮም ንእሽቶ መጓሰ ንምድጋፍ ከም ኣድማሳዊ ጓሳ ኮይኖም እዮም ዝመጹና ዘለዉ። እቲ ህዝባዊ ምላሽ ኣብ ኡራጓይ ኣብ መብዛሕትኡ ግዜ ካብ ዓይኒ ስውር ኮይኑ ዘሎ ስፍሓት እምነት ከም ዘርእውን ምትእምማን ከም ዘለዎ ገለጹ። ኣዝዩ ጽቡቕ ኣቀባብላ ከም ዝግበረሎምን ኩሉ ሰብ ክቕበሎም ክርእዮምን ክሰምዖምን ከም ዝመጹ ርግጸኛ እየበሉ። ምብጻሕ ርእሰ ሊቃነ ጳጳሳት ልዮን ብእምነትን ብጸሎትን ንመልእኽቲ ክርስቶስ ክፉት ብምዃን ክርአ ከም ዘለዎ ደጊሞም ኣረጋገጹ። እዚ ድማ ንህይወት ቤተ ክርስቲያን ሓድሽ ድራኸይ ከም ዝህብን ነታ ሃገር ሓድሽ ተስፋ ከም ዘምጽኣላን ብምትእምማን ምዃኑ ኣመልከቱ።
0: እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ላቲናዊ ፓትርያርክ ዘበ ኢየሩሳሌም ብውስጠ ሃይማኖታት ተቋም ኤላዣ ዝድግፍ ሓድሽ ኣህጉራዊ ውጥን ዓለምለኻዊ ቤት ምሕዝነትን ተስፋን ንምምራቕ ኣብ ከተማ ኣሲዚ ኣብ ዝተረኽብሉ ንቫቲካን መራኸቢ ብዙሓን ኣብ ዝሕቦም መግለፂ ብዛዕባ ቅዱስቲ መንበር ብምዝታይ ብዛዕባ እቲ ኣይውግእ ኣይሰላም እንክብሉ ዝገለጹ ኩነታት ዘለዎ ምስክፍታ የካፍሉ። ኣብ ኣሲዚ ንጉስነታዊ ዕደት ርእሰ ሊቃነ ጳጳሳት ዕደት 6 ነሓሰ ከምኡ እውን ንመመራቕታ ዓለማዊ ቤት ምሕዝነትን ተስፋን ኣብ ኣሲዚ ዝተረኽቡ ካርዲናል ፔር ባቲስታ ፒትሳ ባላ ብዛዕባ 27 ንጥቅምቲ ዝካየድ ምርጫ እስራኤል ምስ ጋዜጠናታት ኣብ ዘካይዶ ቃለ መሕትት ኩሉ ሰብ ንኩሉ ፀገማት ዝፈትሕ ክኸውን ብዝብል ኣተሓሳስባ ናብቲ ምርጫ ይጥምት ኣሎ። ኣብ ክውንነት ግን ፀገማት ማእከላይ ምብራቅ ዓብ ግዜ ዝሓትት ዓይነት እዩ። ሓደስቲ ገጻት ሓደስቲ መራሕቲ የድልዩና እዚ ናይቶም መረፅቲ ውሳነ ይኸውን እንክብሉ ኣብ ኢየሩሳሌም ዘሎ ኩነት ኩነታት ዓብው ጥረት ዝዓብለሎ እንክብሉ ብምግላጽ ዋላው ከዘይፈላሊ ደብዳብ ኣብ ዝፍፀመሉ ኩነታት ኩነት እንተዘይኮንና ዓመፅ ግን ኣብ ቃዛ ምዕረባዊ ገማግም ዮርዳኖስ እስራኤልን ፍልስጥኤምን ዝምድናታት ዝጸልሉ ዘሎ ተመክሮ ሓፈሻዊ መንፅር ኮይኑ ኣሎ ኢሎም ክርስቲያንን ህዝቢ ተደጋጋሚ ዝፈርስ ቀጻሊ ዑደት ተስፋ ስምምዕነትን ዘተን ብኸመይ ይነብርዎ ክርስቲያን ከም ኩሉ ሰብ በዚ መወዳእታ ዘይብሉ ንቅድሚትን ንድሕሪትን ብዝመላለስ ድሒሩ ኣብ መወዳእታ ብፍጻሜታት ዝጋጮ መወዳእታ ዘይብሉ ውሳኔታት ኣዝዩ ደኺሙ እዩ ኣካል ማዕልታዊ ህይወት ኮይኑ ኣሎ። እቲ ዘሕዝን ግን እዚ ኣብ ህዝቢ ካብ ግዜ ናብ ግዜ እናዕበየ ዝኸይድ ዘሎ ናይ ዘይምትእምማን ስምዒት ፈጢሩ ኣሎ። ሓቂና ውሳኔታት እውን ንክኣም ምን የጸግሞ ኣሎ። ናይ ብሓቂ እወታዊ ነገር ምስ ዘጋጥም ድማ ሓንጎፋ ቢሎም ንክቕበልዎ የጸግሞም። ብሓፂሩ ኣዝዩ ከቢድ ኩነታት እዩ። ናይ ተስፋ ምልክታት ትርእዩ ዶ? እወ ተስፋና ቀጻሊ እዩ። ምኽንያቱ ኣብ ቃዛ ምዕረባዊ ገማግም ዮርዳኖስን እስራኤልን ህወቶም ኣብ መስመር ምቕማጥ ዝቕፅሉ ብዙሓት ሰባት ኣሎ። ብቐጻሊ ምስ መንእስያት እራኸብ ግን ከዓ ዓበይቲ ደቂ ተባዕትዮን ደቂ ኣንስትዮን መምሃራንን ካልኦት ብመንፅር ዝምድናታቶም ዝኸስርዎ ነገር ዘለዎምን ገና ግን ክሳተፉ ርክባት ክሃንፁ ንካልኦት ክከላኸሉ ይመርፁ። ሕጂ እውን ኣብ ውሽጢ እቲ ሕብረተሰብ ምሉእ ኣካላት በዚ ተህዋስ ዓመፅ ከይልከፍ ዝከላኸለሉ ጸረ ኣካላት ኣለዉ። ቅድሚ ሒደት ኣዋርሕ ቁምስና ቅድስቲ ስድራ ቤት ብናይ እስራኤል ሮኬት ክውቃዕ እንከሎ ኩላትና ብስክፍተ ተዓዚብና ኢና። እቲ ቁምስና ንብዙሓት ኣረጋውያንን ስንኩላንን ይዕቁብ። ሎሚ እቲ ንእሽቶ ማሕበረሰብ ኣብ ከመይ ኩነታት ይርከብ ኣሎ? 541 ሰባት ኣለዉ። ንነፍሲ ወከፍ ንፅል ብስሙ ንፈልጦ ኢና። ብዝከኣሎም መገዲ ናብ ነቡር ሂወት ክምለሱ ይፅዕሩ ኣለዉ። እቲ ቤት ትምህርቲ ዳግም ንመኽፋት ንሰርሐ ኣሎና። ማዕከል ሕክምና ከፊትና ኣሎና። ካህናት ኣለዉ። ልዕሉ ኩሉ ግን ንህፃናት ዝኾኑ ንጥፈታት ዘካይዳ ኣዝየን ንጡፋት ደናግለ ኣለዋ። ክርስቲያን ህፃናት ጥራይ ዘይኮኑ ኣብ ማዕከል ከምዚ ዝበለ ዝዓነወ ክውንነት ልዕሉ ኩሉ ብዝተኻእለ መጠን ጥዑይን ሰላማውን ዝኾነ ሃዋህው ዳግማይ ክንፈጥር ንፅዕር ኣሎና። ኣቐዲምኩም ብዛዕባ ምልክታት ተስፋ ተዛሪብኩም ነርኩም። ዝያዳ ዘጨንቐኩም እንታይ እዩ? ኣብዚ እዋን እዚ ኣዝዩ ዘሻቅለኒ ነገር እንተሃልዩ ኣብዚ ናይ ውግእ ይኹን ሰላም ዘይብሉ ኩነታት ኣብዚ ብጭቡጥ ከይፈጠርና ብዛዕባ ፍታሕ ምዝራብ ዝቕፅለሉ ዘይንፅር ኩነታት ተዓፂና ምህላውና እዩ። እዚ ንዓየሻቅለኒ። ምኽንያቱ ኣብ ልቢ ሰባት እናዕበየ ዝኸይድ ዘሎ ተጠራጣርነትን ዘይምትእምማንን ዝብል ኣተሓሳስባ ንዓመፅን ግጭትን ነዳዲ ስለ ዝኸውን እዚ ድማ ኣብቲ ህዝቢ ዘሎ ዝዓበየ ሓደጋ እዩ። ርእሰ ሊቃነ ጳጳሳት ምስ መንእስያት ኢጣልያን ካልኦት ኤውሮጳውያንን ኣመንትን ዘይኣመንትን ብማዕረ ተራኺቦም እዮም። ብርግፅ ኣረጋውያን ዝኽርና እዮም፣ መንእስያት ግን ተስፋና እዮም። ስለዚ ንመጻኢ ብርእሰ ተኣማንነት ክንጥምት ይግባእ። ቀንዲ ተዋሳእቲ ናይ ዝመፅእ ወለዶታት ክኾኑ እዮም። ካብቲ ንሕና ዘረከብናዮም ዝተፈለየ ነገር ካሃንፁን ከቕርቡን ካብ ጌጋታትና ተማሂርና ኣብኦም ዓቕምናን ወፃኢ ታትናን ከነዋፍር ኣሎና። ምስ ርእሰ ሊቃነ ጳጳሳት ኣብ እተካይድዎ ርክባት ከ ርእሰ ሊቃነ ጳጳሳት ኣዝዮም ቀረባና እዮም። ብዛዕባ ኩሉ ዝፍፀም ዘሎ ብቑዕ ሓበሬታ ኣለዎም። እዚ ድማ ኣዝዩ ኣገዳሲ እዩ። ዳርጋ ኣብኡ ከም ዘለዉ እዮም። እንተ እቲ ጳጳሳዊ መብፃሕ ናብ ቅዱስ መሬት ግን ይንዋሕ ይሕፀር ብርግፅ ክኸውን እዩ። ግን ኣብ ርግኣት ኣብ ዝህልወሉ ኩነታት ክካየደ ኣለዎ። ናይ ቅዱስ ዮሃንስ ጳውሎስ ዳግማዊ ሓልዮት ዕለት 27 ጥቅምቲ 1986 ዓ.ም ዘበገሶ ኣብ ኣሲዝ ዝካየድ ኣብ መንጎ ሃይማኖታት ዘተምእንቲ ሰላም ኣብ ወርሒ ጥቅምቲ መበል 4 ዓመት ክዝከር እዩ። ብኸመይ ክዝከር ኣለዎ? ናይ ናፍቆት ተመክሮ ክኸውን ከም ዘይብሉ ኣገዳሲ እዩ። ኣብ ክንዲ ንቅድሚት ምጥማት ንድሕሪት ክንጥምት የብልናን። ኣብዘን ዝሓለፋ 4 ዓመታት ብዙሕ ተፈፂሙ እዩ። እንተኾነ ግን ብሰንኪ እትን ዓለም ብፍላይ ኣብ ማእከላይ ምብራቅ ዝፀሉ ዘሎ ግጭታት ሕጂ ኣብ ነጥበ መቐይሮ ኢና ዘሎና። እዚ ዝኽሪ እዚ ሓቂናን ቅንዕናን ዘለዎ ፍረ ዘለዎን መገዲ ምእንቲ ክኸውን ንኩሉ እቲ ዝተረጋገፀ ሰናይን ሎሚ ዘጋጥመና ዘሎ ብድሆታትን ኣብ ግምት ዘእተወ ፈላማ ሓድሽ ጉዕዞ ክኸውን ይኽእል እዩ እንክብሉ ዘካይድዎ ቃለ መሕትት ይዛዝሙ። ናይ ኣርጀንቲና ቤት ምኽሪ ካቶሊካውያን ጳጳሳት ኣቦ መንበር ሊቀ ጳጳሳት ማርሴሎ ኮሎምቦ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ወርሒ ሕዳር ኣብ ኣርጀንቲና ክቕበሉ ምዃኖም ዘሕደረሎም ሓጎስ ይገልጹ። ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን ቤት ፅሕፈት ቅዱስ ኣቦና ኣብ ወርሒ ሕዳር ኣብ 3 ሃገራት ላቲን ኣሜሪካ ክበፅሑ ምዃኖም ድሕሪ ዝሃቦም መግለፂ ካቶሊካዊት ቤተ ክርስትያን ኣርጀንቲና ንዕደት ርእሰ ሊቃነ ጳጳሳት ልዮን መበል 14 ብሓንቀውታት ዝፅበ ምህላዋ ክንገርን ከሎ እዚ ንነዊሕ እዋን ተፀቢናዮ ዝነበርና መደብ እምነት ንምድልዳልን ማሕበረሰብ ካቶሊክ ንወንጌል ዘለዉ ተወፋይነት ንምሕዳስ ዕድል ዝህብ እዩ እንክብሉ ንዜና ቫቲካን ኣብ ዝሃበዎ መግለፂ ሓቢሮም ኩሉ ሰብ ብሓንቀውታት ዝፅበዮ ዘሎ ምብፃሐ እዩ ንቅዱስ ኣቦና ከም ምስክር ክርስቶስን ነጋዲ ኣልብስራትን ኣብ ሃገርና ክንቅበሎም ሓጎስ ዝፈጥርን ናይ ተስፋ መልእኽቲ ከም ዘምፅኡልና ንፈልጥ ኢና። ብስም ክርስቶስ ከም ዝመፁ ንፈልጥ ኢና። ናይ ወንጌል ሓሴት እውን ከም ዘምፅኡልና ንፈልጥ ኢና። ቅዱስ ኣቦና ካብ ዕለት 6 ክሳብ ዕለት 17 ሕዳር ኣብ ላቲን ኣሜሪካ ዕለት ከካይዱ ምዃኖም ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን ቤት ፅሕፈት ዕለት 5 ነሓሲ ወግዓዊ ኣብ ዝገበረ ሓበሬታ ቅዱስነቶም ካብ ዕለት 8 ክሳብ ዕለት 11 ሕዳር ኣብ ቦኖሳይረስን ኮርዶባን ሉኻንን ዕለት ከካይዱ እዮም። ኣርጀንቲና ኣብ መገሻ ሻድሻይ ኣህጉራዊ ሓዋርያ ጉዕዞ ድሕሪ ኡሩጓይን ቅድሚ ፔሩን ካልአይቲ ሃገር ክትከውን እያ። ሊቀ ጳጳሳት ኮሎምቦ ነቲ ዑደት ግብራዊ ኣወዳድባ ዝከታተሉ ኣብ ቀረባ እዋን ርእሰ ሊቃነ ጳጳሳት ልዮን ዝገብሮ ጉዕዞታት ዘጽንዑን ኣብ ምውዳብ ዝተሳተፉ ሓለፍቲ ቤተ ክርስትያን ዝውከሱን ጉጅለታት ከም ዘጣየሱ ገሊፆም ከም ኣካል ናይ ዝመስርሕ ኣብ ቀረባ እዋን ዝተገብረ ሃርያም መብፅሕ ተመክሮታት ኣጽኒዕና ነቶም ኣብ ምውዳብ ዝሳተፉ ሓለፍቲ ቤተ ክርስትያን ክንውከስ ኢና ኢሎም። ኪኖ እቲ መስመራዊ ስነ ምንቅስቃስ ምድላዋት ሓያል ጉስነታዊ ትኹረት ከም ዘለዎ ኣስሚሮም ኣገዳሲ ኢልና እንቆፅሮ ህያውነት ናይታ እትቕበሎም ቤተ ክርስትያን እዩ። ህይወት እታ ቤተ ክርስትያን ብጳጳሳታ ኣቢላ እያ ትውከል። በዚ ምክንያት እዚ ዑደት ርእሰ ሊቃነ ጳጳሳት ኣብቲ ዳሕረዋይ ሙሉእ ኣኼባ ጳጳሳት ኣርጀንቲና ማእከላይ ኣርእስቲ ዘተ ክኸውን እዩ። እቶም ብፁዓን ጳጳሳት ነቲ ኣብ ሰበኻታትን ዞባታትን እታ ሃገር ዘጋጥሞም ዘሎ ዝተፈላለየ ክውንነት ኣብ ግምት ብምእታው ሓሳባቶምን ትፅቢታቶምን ኣካፊሎም እዚ ምብፃሕ ብዙሕነትን ህያውነት ነትን ቤተ ክርስትያን ኣርጀንቲና ዘንፀባረቐ ምዃኑ ንምርግጋፅ ዝዓለመ እዩ ኢሎም። ርእሰ ሊቃነ ጳጳሳት ልዮን ኣገልግሎቶም ካብ ዝጅምሩ ኣትሒዞም ቃላትን ምልክትን ከም ሕያዋይ ጓሳን ቤተ ክርስትያንን ምእመናንን ዘሰኒዮም ምዃኖም ኣስተብኪሎም ሕጂ ኣብ መንጎና ክርከቡ እዮም። ንምስ ኣርጀንቲና ወንጌላዊ ምብፃሕ ክካፈሉን ሓያል መልእኽቲ ሰላም ተወፋይነትን ሰብኣዊ ክብረትን ቀጻሊ ቤተ ክርስትያናዊ ሕዳስያን ዘምፅእ እዩ። ሲኖዳውነት ተልእኾን ተልእኾ ሲኖዳ ውነት ብቐረባ ዝተኣሳሰሩ ኣብ መልእኽትታትን እማመታትን ቅዱስ ኣቦና ተደጋጋሚ ቁም ሓሳብ እዮም እንክብል ወሲኾም ይሕብሩ። ርእሰ ሊቃነ ጳጳሳት ልዮን ካብ ኣርጀንቲና ቅድሚ ምብጋሶም ናብ ልኻን ብምኻድ ኣብ ቅድሚ ሓላዊት ቅድስተ ማርያም ዘልኻን ክጽልዩ እዮም። እቲ በዓል ምንጪ ሓጎስን ተራዳእቲ ኩሎም ኣርጀንቲናውያን ዝኾነት ኣዴና ንክንራኸብ ዕድል ክኸውን እዩ ቢሎም ኣብኡ ርእሰ ሊቃነ ጳጳሳት ምህላዎም ከምቲ ብዙሕ ግዜ ካርዲናል ቦርጎልዮን ጳጳስ ቦርጎልዮን ኣባ ቦርጎልዮን ዝረኸብናዮ ከምኡ እውን ንርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ዳግማዊ ኣብ ኣርጀንቲና ተቐቢልናዮም ንዕለት ርእሰ ሊቃነ ጳጳሳት ብሓድነትን ብመንፈስ ደቂ እግዚኣብሔርን ንምስትምቃር ጽቡቕን ዘደነቕን ኣጋጣሚ ክኸውን እዩ እንክብሉ ናይ ኣርጀንቲና ኤጲስ ቆጶሳዊ ጉባኤ ኣቦ መንበር ንዜና ቫቲካን ዝሃቦ መግለጺ ይዛዝሙ። ንሸውሓተ ዞባዊ ጉባኤታት ጳጳሳት ኣፍሪቃን ማዳጋስካርን ደሴታትን ዝውክሉ ልዕሊ 50 ልኡኻት ኣብ መላእ ኣህጉር ዝያዳ ሲኖዳውነትን ወንጌላውነትን ቤተ ክርስትያን ንምዕባይ ዝተሓደሰ ቃል ብምእታው ንፈለማ እዋን ንዓቅለስያዊ ጉባኤ 228 ዓመተ ምሕረት ዝካየድ ናይ መጀመርታ መሰናዶ ዓውደ መፅናዕቲ ዕለት 5 ነሓሰ ዛዚሞም ኣብ ኣዲስ ኣበባ ካብ ዕለት 4 ነሓሰ ሲኖዳዊት ቤተ ክርስትያን ኣብ ኣፍሪካ ጉዕዞ ናብ ዓቅለስያዊ ጉባኤ 228 ዓመተ ምሕረት ብዝብል መራሕ ቃል ዝተኻየደ ዓውደ ጉባኤ ኣፍሪቃ ኣብ ወርሒ ጥቅምቲ 228 ዓመተ ምሕረት ኣብ ሮማን ዝካየድ ኣቕለስያዊ ጉባኤ ምድላዋት ኣህጉራዊ ምዕራፍ ወግዓዊ ምጅማር ምዃኑ ከመልክትን ከሎ ኣብ መዛዘምቲ ዓውደ ጉባኤ ናይ መላእ ሃገራት ኣፍሪቃን ማዳጋስካርን ጉባኤ ጳጳሳት ሕብረት ኣቦ መንበር ካርዲናል ፍሪዶሊን ኣምቦንጎ ቦሱንጉ ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ሊቀ ጳጳሳት ኪንሻሳ ስለ እቲ ናይ ክልተ መዓልታት ጸሎትን ምስ نسمع عن زتن ماميان نجزي أبيهرا مسجينام نتعود متصنعتي نتفتات نمجمجمت رايزي كونس نمرد زعلمة عد المقانو قليتهم نمنفس كدوس أبهيوات بيتا كريستيان أفريكا نزقبرو صراح أفلطو محب محبار منفس كدوس كما يجيرو كابقزيان عبقزي زيادة سينوداون وانجلاون لأوكان كنكووني تصوحنا كمزلو كنستوعل زعقز ركب إيو كمزبالون نقبعي كاتوليكان بصوان باباسات إثيوبيان لك باباسات رسا سبخات تاديس أبيبان نتي أخيبا زنجدو مسقانا أمغاليت أم قجلتات سينوداونات أهقراون زوباون أقربتن تساتفتن زقبرو توفاينتن كبر أبركتون ون أمسقينهم بزعباء تستخايل زيتن كستنتنو أبما لا أتحاقر زي التبابع ملكتات تسفى كم زالاليون أبزقط الخلطة عمتات نقرزو بيتا كريستيان زمرح قدامنتات سينوداونات أفريكا كم زستبحالو حبيرهم نزق قدامنتات زي فرناي حبر مسرح مستوحى المخانو قليتهم أبوشت كبابيعوي أبيتا كريستيان مسمع عن زيتن تلقو وانجيلن محداسن محيال ناي حبر أدماس زقرب مخانو نقدمت النات أمتون كابكل تشعن سران شوحة عمت محرات جميرو نمسرح أغراو سينورز زغرت فنات ملكع أغميتهم بيتا كريستيان أب أفريكا بأربعة تخطاتا للمدرخات مالت نقحات ترقوم أنفتن تنبلن كاب سبخاتاتن هاقراوي قمقامن قبائتات ناب أغراو سينوراو قبائي قدم مززاما أبورحت كم تخل التشعن سران شمونتن عمت محرات نابرو ماخت قحز مخانا نتساعت هفتي أزقا خيروم اتي عودة متناعتي أخيبات رايزي كونس زوباو قجلتات نتحجي أب قدمي أمزو الله سرحنا مدلعو زعلمان عاي هنطة تتمكرو مخانو أزقا خيرام كم زباو قجلتات أبزي اللخم نبعدهم استمالسكم هقراو قجل سينو داونات كتمسرتو كتوعو إيخم إتامو قجلتات دماء بقدي عام نعي سبخا قجل سينو داونات كمسرتو إيام بزي ما قدزي نزم قبا إتات أب نفس وكف درجة نمت مبال بقبو دلوات كنكوون إنا لوقات أبي كبابي أمز ركبا أبيتا كريستيان تقبار منفس قدوس المفلات كحقزون هي باتن تمكروتاتن أفريكا بمسرح سينورس أبيلا نكلاوي تبيتا كريستيان كم زهبتما كالرقاقزو التحساسيبهم منفس زرعينا مقدي كنكتل تبعتن بحبراتن تساعدفون تلقون بحبار كنقو عزل قاساتي قبرنا بيلهم نتي عودة ما تصنعاتي بواقعي كدم معصاوهم نتي أهقر سينوداوي قعزون أمالا دنت نقل دسترنقل مريم أدى بيتا كريستيانا مع قيبهم نهزبك زي عابي هير أبي كل التاشعن إسران شمونتن عمد محرد زيناي اللي سابع عودو قبائي أكالناي أفتسات ما معرف سينورس بزعب سينوداو النتزقو ما كوينو أبي كل التاشعن إسران شمونتن عمد محرد أبي روما زكاير ناي ملا أبي تا كريستيان أقلسياو قبائي أفريكا أب علماو أقلسيا مللاي أب اتقبرو أبركتوك الدامي أهقراو سقوم تزوو كل كوينو أب كل التشعن سران شمونتن عمتا محرات أب زكاير قبائي روما ززازم مخانو يزخاخرو كبراتنا كبران سمعتنا سلام كتتالكم نمسكن ناي لومي مدب فنونا أبزي ززازم أب نايت بح مدب فنوك سابن الراق ببداحان سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس